0: ማርኮቭ ዝስሙ ኣብ ማእከላይ ምብራቅ ዝርከብ ልኡኽ ዝተመስረተ እዩ ኣብ ደቡብ ሱዳን ኣብ ልዕሊ ሓደ ናይ ረድኤት ቃፍላይ ብዝተፈፀመ መጥቃዕቲ ሓያሉ ሰራሕተኛታት ረድኤት ተቐቲሎም እቶም ነዚ ዝፈፀሙ ናብ ፍርዲ ክቐርቡ ውድብ ሕቡራት ሃገራት ፀዊዕ ኣሎ ውድብ ውሃቢ ቃል ውድብ ሕቡራት ሃገራት ስቴፈን ዱጃሪክ እቲ ናይ ቃፍላይ ሓገዝ ናብቲ ንኣዋርሕ ብዝቐፀለ ግጭት ልዕሊ 300,000 ሰባት ካብ መረበቶም ዝተመዛበሉሉ ናብ ግዝኣት ጆንግሊ ረድኤት ሒዙ ዝጓዓዝ ከም ዝነበረን ገሊፁ ውድብ ሕቡራት ሃገራት ኣብ ደቡብ ሱዳን ነቶም ሓገዝ ዘድልዮ ማሕበረሰባት ሓገዝ ንምሃብ ኣብ ዝብትነሉ ዝነበረ 29 ገበርቲ ሰናይን ኮንትራክተራትን ካብ መጀመርታ ናይ ዝዓመት ከም ዝተቐትሉ ገሊፁ ኣሎ ኢትዮጵያዊት ኣሜሪካዊት ሜላት ኪሮስ ኣብ ምርጫ ኮንግረስ ኣሜሪካ ንብዙሕ ዓመታት ስልጣን ሒዛ ንፀንሐት ኣባል ኮንግረስ ዒራ ተዓዊታ ጓል 29 ዓመት ኢትዮጵያዊ ትውልዲ ዘለዋ ኣሜሪካዊት ፖለቲከኛ ሜላት ኪሮስ ኣብ ኮሎራዶ ንኮንግረስ ኣሜሪካ ብተካየደ መባእታ ውድድር ዲሞክራት ንልዕሊ 30 ዓመታት ስልጣን ዝሓዘት ዲያና ደጌት ብምስዓርያ ታሪካዊ ዓወት ኣመዝጊባ ዘላ እዚ ብዲሞክራስያዊ ሶሻሊስት ኣሜሪካ ወይ ዲኤስኤ ዝድገፍ ጉዕዞ ሜላት ኪሮስ ኣብ መላእ ፖለቲካዊ ጉዕዞ ኣሜሪካ ዓብ ምንቅስቃስ ዝፈጠረ ኮይኑ ነቲ ኣብ ውሽጢ ሰልፊ ዲሞክራት ዝረአ ዘሎ ናይ ወለዶን መዋቅራዊ ፖለቲካን ለውጢ ዘርኢ ምዃኑ ተገሊጹ ኣሎ ብመሰረት ማዕከናት ዜና ሮይተርስ ዝውፅኦ ፀብጻብ ኣስታ 78,000 ድምፂ እቲ ውድድር ኣብ ዝተቆፅረሉ እዋን ሜላት ነታ ጓል 68 ዓመት ዲያና ደጌት ብኣስታ 9,000 ድምፂ መሪሓታ እታ ሳልሳይ ደረጃ ዝሓዘት ዋንዳ ጀምስ ድማ ብሰፊሕ ፍለሊ ማሕዲጋታ ሓሊፋታ እያ ዘላ ሜላት ኪሮስ ኣብዚ እዋን እዚ ብዛዕባ መባእታዊ መረፅ ምርጫ ኮሎራዶ ሓሊፋ ንኮሎራዶ ኣብ ኮንግረስ ክትውክል እትኽእል ቀዳመይቲ ጸላም ጓል ኣንስተይቲ ንምዃን ተዳልያ ትርከባላ ሜላት ህፃን ከላ እያ ምስ ስድራ ቤታ ካብ ትግራይ ኢትዮጵያ ናብ ኣሜሪካ ተጓዒዛ ባዲላታት ዝሓዙ ወለንተኛታት ብጨና ዝደልዩ ኣኽላባት ዝተሰነየ ጉጅለታት ኣድሕን ካብቲ ሰሙን ኣቁፂሩ ዘሎ ኣብ ቬነዙዌላ ዘጋጠመ ማንታ ምንቅጥቃጥ ምድሪ ዝደሓኑ ሰባት እንተረኸቡ ቃልሶም ይቕፅሉ ኣለው ኣብዚ ሰሙን እዚ ካብ ፍርስራስ ብሂወቶም ዝወፁ ሰባት ብተኣምራታዊ መገዲ ዝድሓኑ ኣለው ኮይኑ ግና ብዙሓት ነበርቲ እቲ ኣጋጢሙ ዘሎ ቅልውላዊ ተዋህቦስ ምላሽ እኹል ከም ዘይኮነ ይዛረቡ ቁፅሪ እቶም ዝሞቱ ዳርጋ 2,000 በፂሑ ኣብ ዘለዎሉ እዋን ውድብ ሕቡራት ሃገራት እውን ነቲ ናይ ግብረ መልሲ ናይ ረድኤት ግብረ መልሲ ኣበሪኽዎ ኣሎ ኣፈኛ ዋና ፀሓፊ ውድብ ሕቡራት ሃገራት ስቴፈን ዱጃሪክ ተሓገዝ ምስ ፕሮግራም መግቢ ዓለምን ካልኦት ትካላትን ብምትሕባር እዩ ዝወሃብ ዘሎ ኢሉ
1: The support includes management of temporary shelter sites, installation of tents and of beds, primary healthcare, mental
0: health care, ሓገዝ ምሕደራ ግዚያዊ መዕቆቢ ቦታታት ምትካል ድኳናትን ምዕዳል ዓራውትን መባእታዊ ክንክን ጥዕና ኣእምራዊ ጥዕና ስነ ኣእምራዊ ደገፍ ምስ ህፃናት ዝተሓሓዝ ቦታታት ከምኡን ኣገልግሎታት ማይን ፅሬትን ዘጠቃለል እዩ ፕሮግራም ምግቢ ዓለም ዝተዳለዉ መግብታት ኣብ ምዕዳል ምስ ናይ ማሕበረሰባት ይሽፍኖ ደገፍ ይረክብ ኣሎ ተመራመርቲ ኣብቲ ኣብ ዝቕፅል ወርሒ ዝግበር ንናይ ነናይ 5 ዓመት መፅናዕቲ ህዝቢ ነፍሲ ወከፍ ስድራ ቤት ኣብቲ ቆጠራ ህዝቢ ሙሉእ ብምሉእ ተሳትፎ ክገብር ኣገዳሲ ምዃኑ ኣጉሊሖም እቲ መፅናዕቲ ብቤት ፅሕፈት ስታትስቲክስ ኣውስትራልያ እዩ ዝምራሕ ኣብ ሃገራዊ ዲሞግራፊታት ዘሎ ኩነታት ሰፊሕ ሓበሬታ ድማ ዝህብ እዩ እቲ ቆጠራ ህዝቢ ሰሉስ 11 ናሃሰ እዩ ዝካየድ ክኢላ ስታትስቲክስ ዶክተር ዴቪድ ኩረን ከም ዝገልፆ ሓበሬታ ቆጠራ ህዝቢ ትካላትን ውድባትን ንድሌት ህዝቢ ምእንቲ ክርዱ ንሓገዝ ዘድልዩ ሰባት ወሲኹ ኣገዳሲ ኣገልግሎታት ብዝግባእ ንምቕራብ ተባሂሉ ዝግበር መፅናዕቲ ምዃኑ ገሊፁ
2: Let me give you some specific examples. Not for profit, Australian business volunteers.
0: ገለ ኣብነታት ክበኩም ንመኽሰብ ዘይሰርሕ ናይ ኣውስትራልያ ወለንታውያን ቢዝነስ ነቶም ኣብ ዞባታትን ርሑቅ ከባቢታትን ዝነብረ ሕብረተሰባት ምስ ናይ ንግዲ ክኢላታት ብምርኻብ ፀገማት ይፈትሕኦም ስርሖም ቅድሚ ምጅማሮም ነቲ ኣብ ቆፅራ ህዝቢ ዝርከብ ሓበሬታ እዮም ዝርዩ ሓገዝ ዘድልዮም ማሕበረሰባት ክረኽቡ ብዛዕባ እቲ ዞባ ስእሊ ዝህቦም ውሑስ ደገፍ መንግስቲ ክረኽቡን እዚ ቆፅራ ህዝቢ ዝሕግዞም እዩ ኣብ መልበርን ሎም ለይቲ ብዛዕባ ዝሞተ ሓደ መንእሰይ መርመራ ይግበር ኣሎ ፖሊስ ቪክቶርያ ከም ዝሓበሮ እቲ ወዲ ብረቡዕ ምሸት ኣብቲ ቦታ ቅድሚ ማቱ ኣብ ጥቓ ክሬግ በርን ኣብ ዝርከብ ማእከል ጥዕና ከቢድ ጉድኣት ወሪድዎ እዩ ተረኺቡ መርመርቲ ገበን ነቲ ኣብቲ ከባቢ ዘጋጠመ ኩነታት ይምርምሩ ኣለው እቲ መንእሰይ ዛጊት መንነቱ ብወግዒ ኣይተገልፀን ዘሎ ናብ ውድድራት ዋንጫ ዓለም ፊፋ ምስንሰግር ደገፍቲ ኩዕሶ እግሪ ዓዲ እንግሊዝ ጋንቲኦም ኣንጻር ኮንጎ ገጢማ ክልተ ብሓደ ድሕሪ ምዕዋተ ናብ ዙር 16 ብምሕላፍ ሓጎሶም ይገልጹ ኣለዉ። ሃሪኬን ኣብ ካልኣይ ፍርቂ ፀወታ ብዝግመዝገባ ሸቶያታ ጋንታ ክትዕወት ክኢላ ዘላ ዝቕፅል ፀወታታ ጋንታ ኣብ ስቴድዮም ኣዝቴክ ኣንጻር ሜክሲኮ ክኸውን እዩ። እዚ ቦታ እዚ ኣብ ዋንጫ ዓለም 1986 ኣርጀንቲና ኣንጻር እንግሊዝ ገጢማ ዲያጎ ማራዶና በታ ኢድ ኣምላኽ ኢሉ ዝፀውዓ ብኢዱ ዝኣትወት ሸቶያ እንግሊዝ ተሳዒራ። ደጋፊ ፋዚ ዓሊ ዓዲ እንግሊዝ ዓብ ብድሆ ካብ ሜክሲኮ ከም ዝፅበያ ይገልጽ።
3: Mexico will be a real test. The Azteca is a very historic stadium.
0: Mexico ናይ ብሓቂ ፈተና ክትከውን እያ። ኣዝቴክ ብጣዕሚ ታሪካዊ ስቴድየም እዩ። እቲ ኣብኡ ዝህሉ ሃዋህ ኣዝዩ ዘፍርሕ እዩ። እቶም ኣብኡ ዝህሉ ደገብቲ ብጣዕሚ እዮም ዘፍርሑ። እዚ ብሓቂ በዳህ እዩ። እንተኾነ ንሕና ሰለስተ ኣናብሲና ሎሚ ንግሆ ካብ ዝተገብረ ውድድራት ዋንጫ ዓለም እንግሊዝ ኣንጻር ኮንጎ ገጢማ ክልተ ብሓዶ ኣብ ርእሲ ምስዓራ፣ ቤልጅም ድማ ንሴኔጋል 3-1 ስዒራ ኣላ። ኣብዚ እዋን እዚ ኣሜሪካን ኣንጻር ቦዝኒያ ሄርዘጎቪና ይጋጥማ ኣለዋ። ኣሜሪካ ሓደ ብሓደ ብባዶ ትመርሕ ኣላ። ባርዜና ቅድሚ ዛምና ሎሚ ዘሎ ኩነታት ኣየር ቀንዲ ከተማታት ኣውስትራልያን መጠን ቸርፍን ክሕብረኩም። ኣብ ፐርዝ ዝለዕለ 17 ዲግሪ ሴንቲግሬድ፣ ኣብ ኣደላይድ ክዘንብ ዝለዕለ 15 ዲግሪ ሴንቲግሬድ፣ ኣብ መልበርን እውን ክዘንብ ዝለዕለ 15፣ ኣብ ሆባርት ዝለዓለ 15 ዲግሪ ሴንቲግሬድ፣ ኣብ ካምቢራ እውን ክዘንብ ዝለዕለ 14 ዲግሪ ሴንቲግሬድ፣ ኣብ ሲድኒ ክዘንብ ተኽእሎ ኣሎ ዝለዕለ 23 ዲግሪ፣ ኣብ ብሪስበን ብከፊል ደበና ዝለዕለ 25 ዲግሪ ሴንቲግሬድ፣ ኣብ ዳርዊን ፀሓይ ክውዕል ዝለዕለ 31 ዲግሪ ሴንቲግሬድ። ሎሚ ሓደ ናይ ኣውስትራልያ ዶላር 69 ሳንቲም፣ ናይ ኣሜሪካ ዶላር ከምኡውን ሓደ ናይ ኣውስትራልያ ዶላር 109 ቅርሽን 37 ሳንቲም ናይ ኢትዮጵያ ብር ይሽረፍ ኣሎ። ዜና ወዲእና ኣለና።

0: SBS is Australia's most trusted multilingual broadcaster. Our listeners are loyal, highly engaged, and have supported countless local businesses. We offer advertising packages for businesses of all sizes. Our experienced sales team will guide you through the process of owning a great campaign. Bring your own ad or have our production team make you something in one of our 68 languages. Start the conversation with your new audience today. Email sales@sbs.com.au.
1: ክቡራት ሰማዕትና ካብዚ ቀፂሉ ዝቐርብ ልኡኽና ሰደደልና ፀብፃብዩ ፀጋይ ክንፈ ኣብ ከባቢና ዝማዕበሉ ዜናታት ኣዋሂዱ ኣቕሪቦሎ እንሆ።
2: ሰላም ጥዕና ሃበልና ከመይ ቀኒኩም ክቡራት ተኸታተልቲ ኤስቢኤስ ትግርኛ ነሰዓት ተዳለው ዜናታት እንሆ ፈለማርስታቶም ከነቐድም። ባንኪ ኤርትራ ጽኑዕ ሕጋዊ መተሓሳሰቢ ኣውፅኡ። ፖሊስ ትግራይ ብለይቲ ዝግበሩ ኩሎም ጉዕዞታት ምሉእ ብምሉእ ከምዝኣገደ ኣፍሊጡ። ሕወሓት ምስ መንግስት ፌደራል ንምድርዳር ኣብ ኣዲስ ኣበባ ዘይኮነስ ሳልሰይቲ ሃገር ከም ዝደሊ ገሊጹ። ኣብ ሱዳን ዝተፈጸሙ ዘስካሕሑ ገበናት ይዳሎ ምስ ተባህሉ ላዕለወት ሰበስልጣን ሕቡራት ዓረብ ኤሚሬትን ኢትዮጵያን ብኣህጉራዊ ቤት ፍርዲ ገበን ክምርመሩ ተሓቲቱ ዝብሉ ነሰዓት ተዳለው ዜናታት እዮም ናብ ዝርዝራቶም። ባንኪ ኤርትራ ኣብ ኢድ ውልቀ ሰባትን ትካላትን ብዘይ ዓቐንቲ ተሓይዘሎ ንዝበሎ ባጢራ ናቕፋ ብዝምልከት ኣብ ሳልስቲ ጽኑዕ ሕጋዊ መተሓሳሰብ ኣውፅኡ። እቲ ባንክ ዝኾነ ይኹን ካብ ባንኪ ወፃኢ ኣብ ኢድ ህዝቢ ዝርከብ ገንዘብ ክሳብ መወዳእቲ ሓምለ ናብ ባንኪ ሕሳብ ክኣቱ ግዜ ይብሎ። ባንኪ ኤርትራ መግለፂኡ ነፍስ ወከፍ ዜጋ ይኹን ትካል ሃገራዊ ባጢራ ናቕፋ ናይ ምጥቃም መሰል ጥራሕ ከም ዘለዎ ምስ ዝመሰል እዚ ድማ ግቡኣት ምፍጻም ግዴታ ምዃኑ ተሓሳሲ ይብሎ። ተወሳኺ ሃገራዊ ባጢራ ካብ ባንክታት ወፃኢ ኣብ ኢድ ውልቀ ሰባትን ትካላትን ብዘይ ዓቐን ዘይተወሰነ ግዜ ክትሓዝ ሕጋዊ ከም ዘይኮነ ጠንቂቑ። ብመሰረት እዚ ድማ ካብ ባንክታት ወፃኢ ተታሒዘሎ ባጢራ ናቕፋ ክሳብ 3/2/2026 ናብ ዘሎ ግዜ ኣብ ባንክታት ኣብ ዝርከብ ሕሳባቶም ክእትዎ፣ ሕሳብ ዘይብሎም ዜጋታት ወይ ትካላት ድማ ሓዱሽ ሕሳብ ከፊቶም ኣታዊ ክገብሩ መምርሒ ይቡ። ነዚ መምርሒ እዚ ኣብ ዘይተግብሩን ኣብ ዝተውሃበ ገደብ ግዜ ገንዘቦም ኣታዊ ኣብ ዘይገብሩን ኣካላት ግን ጽኑዕ ሕጋዊ ስጉምቲ ክወስድ ምዃኑ ኣፍሊጡ ኣሎ። ፖሊስ ትግራይ ብለይቲ ዝግበሩ ጉዕዞታት ምሉእ ብምሉእ ከም ዝኣገደ ኣፍሊጡ። ኮሚሽን ፖሊስ ትግራይ ካብ መቐለን ካልኦት ዞባታትን ተበጊሶም ናብ ኣዲስ ኣበባን ካልኦት ክልላትን ብለይቲ ዝግበሩ ናይ ህዝቢ መጓዓዝያ ኣብቶቡሳት ጉዕዞ ምሉእ ብምሉእ ከም ዝኣገደ ኣፍሊጡ ኣሎ። እዚ ስጉምቲ ዝተወስደ ተን ብለይቲ ዝንቀሳቐሳ ኣብቶቡሳት ክጓዓዛ ከለዋ

ኣብ ልዕሊ ህዝቢ ናይ ሓደጋ ትራፊክ ፀጥታን ስጋትን ይፈጥር ኣለዋ ክብል እዩ ተጠቂሱ ዘሎ። ብተወሳኺ እቲ በለይቲ ዝጓዓዘ ኣውቶቡሳት ዘይሕጋዊ ምስጋር ደቂ ሰብ ምስጋር ስደተኛታት መሰጋገሪ ይኮና ከም ዘለዋ ካብ ህዝቢ ጥርዓናት ከም ዝበፅሖም ፖሊስ ትግራይ ሓቢሩ ኣሎ። መንግስቲ ትግራይ ህላውን ድሕነትን ህዝቢ ትግራይ ንምውሓስ ኢሉ ኣብ ዝውርሕ እዚ ዘውፅኦ ህፁፅ ኣዋጅ እዋን ዝኾነ ትግራዋይ ካብ ዝቐረበሉ ፃውዒት ክተት ወይ ካብ ምስላፍ ንምምላጥ ብምሕሳብ ዝተፈላለዩ ሜላታት ምትላል እንተተጠቂሙ መቕፃዕቲ ክወሃብ ምዃኑ ምግላፁ ዝፍለጥ እዩ። ቅድሚ ሕጂ ኣብ ትግራይ ብለይቲ ዝግበሩ ጉዕዞታት ህዝባዊ መጓዓዝያታት ይፍቀዱ ነይሮም እዮም። እንትኾነ ብመሰረት ሓላፊ መምርሒ ትራፊክ ፖሊስን ኮሚሽን ትግራይ ኣቶ ብርሃ ወረደ ዝተፈረመሉ ወግዓዊ ደብዳቤ እዚ ሓዱሽ እገዳ ካብ 18 ሰነ 2018 ዓ.ም ግእዝ ጀሚሩ ኣብ ግብሪ ዝውዓለ ኮይኑ ካብ ምሽት ሰዓት 12 ፈረቓን በቆፃፅራ ናይቲ ከባቢ ክሳብ ንጎ ሰዓት 11 ፈረቓን በቆፃፅራ ናይቲ ከባቢ ዝግበር ዝኾነ ይኹን ጉዕዞ ጠጠው ንክብል ዝእዘዝ እዩ። እቲ ናይ ምእጋድ ውሳነ ካብ ቢሮ ትራንስፖርትን መራኸብን ብ13 ሰነ 2018 ዓ.ም ብዝተፃሓፈ ደብዳቤ መሰረት ገይሩ ዝተወስደ ምዃኑ እዩ ሓበሬታ ምልክት ዘሎ። ፖሊስ ትግራይ ነቲ ናይ ህዝቢ ጉድኣት ንምክትታል ኣብ ባይታ ዘሎ ኩነታት እናተኸታተለ ምስ ኣባላት ፖሊስ ትራፊክን መርመርቲ ኣካላትን ብምትሕባር ፅኑዕ ቁፅፅር ክገብር መምርሒ መሓላለፍ ኣሎ። ፖሊስ በዚ መገዲ እዚ ነዚ ኣባይታ ዘሎ ፀገማት ንምፍታሕ ፅኑዕ ቁፅፅር ከካይድ እዩ። እዚ ሓዱሽ ናይ ለቲ ጉዕዞ እገዳ ንምሉእ 7 ዞባታት ፖሊስ ትግራይ ዝተመሓላለፈ ከም ዘሎ እዩ እቲ ደብዳቤ ኣብሪሁ ዘሎ። ክልላዊ መንግስቲ ትግራይ ኣብ ዝወርሒ እዚ ዘውፅኦ ኣዋጅ ህፁፅዋን ኣብ ዓንቀፅ 31 ንኡስ ዓንቀፅ 2 ሃብቲ ተፈጥሮ ንምጋዓዝ ብዘይ ሕጋዊ ተሽከርካሪ ዝተጠቐመ ኣገልግሎት መጓዓዝያ ዝሃበ ካብ 30,000 ክሳብ 50,000 መቕፃቲ ከም ዘቐመጠ ዝፍለጥ እዩ። ብተወሳኺ ቀጥታ ይኹን ብተዘዋዋሪ ኣብ መዳይ ኢኮኖሚ ምስ ፀላኢ ሓቢሮ ናይ ትራንስፖርት ግልጋሎት ዝሃበ ወይ ዝሓገዘ ሰብ ብፅኑዕ ማእሰርቲ ገንዘብን ከም ዝቕፃዕ እዩ ዝሕብር። እቲ ብስም ክልላዊ መንግስቲ ትግራይ ዝወፅእ ኣዋጅ ከም ሂማን ራይትስ ዎች፣ ሕብረት ኣውሮፓን ዝኣመሰሉ ዝተፈላለዩ ትካላት ተቃውሞኦም ገሊፆምሉ እዮም። ሕወሓት ምስ መንግስቲ ፌደራል ድርድር ንምግባር ኣብ ኣዲስ ኣበባ ዘይኮነ ሳልሰይቲ ሃገር ከም ዝደሊ ገሊፁ። ህዝባዊ ወያነ ሓርነት ትግራይ ሕወሓት ምስ ፌደራል መንግስቲ ዝደራደር እንተኮይኑ ኣብ ከተማ ኣዲስ ኣበባ ዘይኮነስ ኣብ ካልእ ሳልሰይቲ ሃገር ከም ዝኸውን ንኣሜሪካ ከም ዘፍለጠ ናይቲ ውድብ ሓላፊት ቤት ፅሕፈት ወይዘሮ ፈትለወርቂ ገብረ እግዚኣብሔር ተዛሪባ። መንግስቲ ኣሜሪካ ቪዛ ካብ ምክልካል ሓሊፉ ካልእ እንተገበረ እኳ ህልውና ህዝቢ ትግራይ ንምርጋፅ ሕወሓት ክሳብ መወዳእታ ከም ዝቃለስ እዩ እቲ ሓላፊት ገሊፃ ዘላ። ኣብ ከተማ መቐለብ ዝርከብ ቤት ፅሕፈት ሕወሓት ካብ ጋዜጠኛታት ንዝቐረበላ ሕቶታት ኣብ ዝሃበቶ ምላሽ እዩ። ኣብቲ ጋዜጣዊ መግለፂ ካብ ዝተለዓሉ ጉዳያት ውሽጢ ኩነታት ስምምዕ ፕሪቶርያ፣ ስጋኣት ውግእ፣ ግፋ መናእሰይ፣ እገዳ ቪዛ ኣሜሪካ ከምኡውን ኣሜሪካን ሕብረት ኣውሮፓን ዘውፅዎ መግለፅታት ዝርከብዎ እዩ። ክልቲኦም ኣካላት ብወገኖም ኣብ ዝሓለፈ ሰሙን ኣብ ዘውፅዎ መግለፅታት ስምምዕ ምቁራፅ ዝተፃበኦ ፕሪቶርያ ተፈፃሚ ክኸውን ከም ዝግባኣዮም ኣሜሪካን ሕብረት ኣውሮፓን ብፅኑዕ ኣተሓሳሲቦም። ኣብ ደቡብ ኣፍሪካዊት ከተማ ፕሪቶርያ ብጥቅምቲ 2015 ኣቆፃፅራ ግዝ ብወከልቲ ሕወሓትን መንግስቲ ኢትዮጵያን ተፈረመ ስምምዕ ምቁራፅ ዝተፀብኦ ተግባራዊ ንክኸውን እቲ ጉዳይ ዝምልከቶም ወገናት ብህፁፅ ናብ ዘተንክምለሱ እውን ፃውዒ ተቕሪቦም እዮም። ስምምዕ ፕሪቶርያ ከም ዝፈረሰ ብተደጋጋሚ ኣብ ዘውፅኦ መግለፅታት ዘፍለጠ ሕወሓት ድማ ነዚ እውን ቀንዲ ተሓታቲ ፌደራል መንግስቲ ምዃኑ እዩ ክገልፅ ፀኒሑ። ሓላፊት ቤት ፅሕፈት ሕወሓት ኣብ መግለፂያ ንስምምዕ ፕሪቶርያ ፌደራል መንግስቲ ከም መሳርሒ ፅንተት እዩ ተጠቒሙሉ ብምባል ተመሳሳሊ መርገፂ ኣንፀባሪቃ ኣላ። ውዕል ፕሪቶርያ ንክፍፀም ሕወሓት ፃዕሪ ገይሩ እዩ። ነቲ ውዕል ዝጥሕሱ ብዙሓት ነገራት እኳ እንተተሰርሑ ስምምዕ ፕሪቶርያ ፈሪሱ እዩ ከይበለ ብትዕግስቲ ሕወሓት ፀኒሑ እዩ። ኣብዚ ጉዳይ እዚ ሕወሓት ከም ውድብ ዓብዪ መስዋእቲ ከፊሉ እዩ ክብትብል እያ ወይዘሮ ፈትለወርቅ ንሳናት እቲ ውድብን ንጋዜጠኛታት ጣብያ ቴሌቭዥን ትግራይን ድምፂ ወያነን ተዛሪባ ዘላ። ንሳ ዝኳ እንተብለት ብሕብረት ኣውሮፓ ዝሓለፈ ቀዳም ዝወፀ መግለፂ ግን ሕወሓት ሕዚ ዝወስዶ ዘሎ ስጉምታት ድንጋግታት ስምምዕ ፕሪቶርያ ዝጥብሕስ እዩ ክብል እዩ ነቒፉ ነይሩ። 27 ሃገራት ብኣባልነት ዝተቓለለት ሕብረት ነዚ ከም መርኣያ ካብ ዝጠቐሶም ጉዳያት ሓደ ሕወሓት ተመዓዳዳዊ ጎናጎኒ ዝቋመ ቤት ምክሪ ክልል ትግራይ ምጥያሽ እዩ ዝብል እዩ ነይሩ። ወይዘሮ ፈትለወርቅ ንዚ ጉዳይ እዚ ኣብ ዝሃበቶ ምላሽ ሕብረት ኣውሮፓ ተመዓዳዳ ቤት ምክረት ጣይሽዩ ኢሎም ኣሉ። ኣየ ናይ ቤት ምክሪ እዩ ተመዓዳዳዊ ዝኸውን ኣይትረድአናን። ናይ መረዳእታ ክፍተት ድዩ ወይስ ካልእ ንዓና ግልፅ ኣይኮነን ክትብል እያ መሊሳ ዘላ። ህወሓት ዝሓለፈ ሶኒ ኣብ ዘውፅኦ መግለፂ ንትግራይ ዝውክል ካልእ ቤት ምክሪ ነይሩ ይፈለጥ ብምባል ነቲ ናይ ሕብረት ኣውሮፓ መግለፂ ነቐፈይታ ብምቕራብ ውድቕ ገይርዎ እዩ። ማእኸላይ ኮሚቴ ህወሓት ኣብ ጳጉሜን 2012 ዓ.ም ዝተገብረ ኣካታዕ መረፃ ዝተመርፀ ቤት ምክሪ ትግራይ ናብ ስራሕ ንክምለስ ዝወሰነ ዝሓለፈ ወርሒ መያዝያ መጀመርታ እዩ ነይሩ። እቲ ቤት ምክሪ ዝተመረፀሉ መረፃ ፌደራል መንግስቲ ከም ዘይተገበረ ዝቁፀር ዘይፀንዕን ተፈፃምነት ዘይብሉን ክብል እዩ ኣብቲ እዋን ውድቕ ገይርዎ ነይሩ። ስርዓት ብልፅግናን ነዊሕ እዋን ንውግእ ክዳሎ ፀኒሕ እዩ ዝበለት ሓላፊት ቤት ፅሕፈት ሕወሓት ነዝርእዩ እዮም ዝበለቶ መረዳእታታት ንጋዜጠኛታት ኣካፊላ ኣብዚ ሰዓት እዚ ካብ ምዕራብ ትግራይ ጀሚሩ

ክሳብ ምብራቅ ትግራይ ዘሎ ብምልኡ ኣሎ ዝበሃል ሰራዊት ኩሉ ኣኪቡ እዩ ዘሎ ምሉእ እዝታ ተሰሊፉ እዩ ዘሎ እግረኛ ተዋጋይ ጥራሕ ዘይኮነስ መካናይዝድ ሓይሊ እውን ከይተረፈ ብምብራቕን ምዕራብን ትግራይ ኣሰሊፉ ይርከብ ክትብል እያ ወይዘሮ ፈትሊወርቅ ንመንግስቲ ፌደራል ከሲሳ ዘላ እዚ ኮይኑ እውን ንሕና ተዓጊስና ኢና ዘለና ዝበለት እቲ ሓላፊት ኣብ ዞባ ሰላም ንክሰፍን ድሌት ዘለዎም ከም ኣሜሪካ ዝበሉ ወገናት ምፍርራሕ ዘይኮነስ ምስ ሕወሓት ብሓባር ምስራሕ ከም ዝግባእ እውን ኣተሓሳሲባላ ኣሜሪካ ኣኽራሪ ኣብ ዝበለቶም ኣባላት ሕወሓት ናይ ቪዛ ገደብ ዝገበረት ኣብ ዝሓለፈ ቅድሚ ክልተ ሰሙን እዩ ነይሩ ናይ ኣሜሪካ ቪዛ ክልከላ ትርጉሙ ፖለቲካዊ እዩ ይትረፍ ናብ ኣሜሪካ ናብ ኣዲስ ኣበባ እኳ ክንከይድ ከምዘይንደሊ ይፈልጡ እዮም ንሕና ናብ ኣዲስ ኣበባ ኣይንኸይድን ኢልናዮም ኢና ክንዘራረብ ክንደራደር እንተኮይና እውን ኣብ ካልእ ሳልሰይቲ ሃገር ከይድና ኢና እንደራደር እምበር ናብ ኣዲስ ኣበባ ኣይንኸይድን ኢልናዮም ኢና ኣይኮነን ቪዛ ሒዝና ናብ ኣሜሪካ ክንከይድ ናብ ኣዲስ ኣበባ እውን ከምዘይንኸይድ ይፈልጡ እዮም ክትብል እያ ወይዘሮ ፈትለወርቅ ተዛሪባ ዘላ ካም ጥያሽ ቤት ምክሪ ትግራይ ብተወሳኺ ድንጋገታት ስምምዕ ፕሪቶርያ ይጥሕስ ኣሎ ብምባል ሕብረት ኣውሮፓ ዘለዓለ ጉዳይ ሕወሓት ናይ በኢናዊ ግዱድ ወተሃድራዊ ምልምላት ተግባራዊ ምግባር እዩ ሓላፊ ቤት ፅሕፈት ሕወሓት ነዚ ናይ ሕብረት ኣውሮፓ ነቐፌታ ግፋ የለን ዝብል ምላሽ ብምሃብ ክመፅእ ንዝኽእል ውግእ ምድላው ከም ዘድሊ ግን ተዛሪባኣላ ጸላኢ ውግእ ናይ ምክያድ ድልየት ሒዙ ምሉእ ዓቕሞ ሰሊፉ ክመፅእ እንተጀሚሩ ትግራይ ክትዳለ ኣለዋ ክመፀና ዝኽእል ወራር ንምምካት ክንዳለወልና ዝብል ዘተ ክንጅምር ከለና ግፋ ጀሚሮም ኢሎም ዘመተ ኸፊቶም ግፋ እንተደሊና መዓልታዊ ብዙሓት መናእሰይ ኣውቶቡስ ተሳፊሮም ይኸዱ ኣለዎም እንተዘይደልዩ ምንም ክትገብር ኣይትኽእልን ኣሚን እዩ ክቃለስ ዘለዎ ክትብል እያ ወይዘሮ ፈትሊወርቅ ንጋዜጠኛታት ኣብ ዝሃበቶ መብርሂ ሓቢራ ዘላ ኣብዝሓለፉ ሰሙናት ብዝወፁ ናይ ውሽጢ ዓድን ዓለምለኻውን ትካላት ተጣበቕ ሰብ መሰላት ሪፖርታት ግን ናይ መራኸብቲ ብዙሓት ፀብጻባት ሓዊስካ ናይ ዓይኒ መሰኻኽር ምስክርነትን ምስ ትንሳእ እትብሎ ዘላ ሓበሬታ ዝጋጨ እዩ እቶም ናይ ዓይኒ መሰኻኽር ካብ ዝሓለፈ ርሑ መጋቢት ጀሚሩ ኣብ ዝተፈላለዩ ከባብታት ትግራይ ኣብ ውግእ ክሳተፍ ዝኽእሉ መናእሰይ ብግዲ ናይ ምግፋፍን ምምልማልን ናብ ወተሃድራዊ ማዓስከራት ናይ ምውሳድን ምንቅስቃሳት ይካየዱ ከም ዘለዉ እዮም ኣቃሊዖም ኣብ ሱዳን ዝተፈፀሙ ዘስካሕ ክሑ ገበናት ይዳሎም ዝተብሃሉ ላዕለዎ ሰበስልጣን ሕቡራት ዓረብ ኤምሬትስን ኢትዮጵያን ብኣህጉራዊ ቤት ፍርዲ ገበን ክምርመሩ ተሓቲቱ ኪዳን ኣህጉራዊ ውድባት ሰብኣዊ መሰላትን ሕግን ኣብ ሱዳን ዳርፉር ዝተወልዐ ግጭት ዝተፈፀሙ ዘስካሕ ክሑ ገበናት ምቹ ኩነታት ብምፍጣር ተሳትፈለዎም ዝተብሃሉ ንኢትዮጵያ ሓዊሱ ናይ ብዙሓት ሃገራት ላዕለወት ሰበስልጣን ብኣህግራዊ ቤት ፍርዲ ገበን ኣይሲሲ ምርመራ ክግበረሎም ተሓቲቱ ኣሎ ዝፃውዒት ማእከል ሰብኣዊ መስላት ራውል ዋለንበርግ ምስ ዝተፈላለዩ ናይ ሕጊ ምርመራን ማሕበራትን ሲቪክ ማሕበርን ብምዃን እዩ ኣቕሪብዎ ዘሎ እቲ ጥርዓን ዓቃብያን ሕጊ ኣህጉራዊ ቤት ፍርዲ ገበነኛታት ናይ ወፃኢ ሃገራት ሰበስልጣንን ኣደዳደርትን ብሱዳን ተወጋእቲ ዝተፈፀሙ ገበናት ኮኔልካ ብምሕጋዝ ወይ ብምትብባዕ ኢድ ዝነበሮ ምዃኑ ክምርመሩ ሓቲቱ ኣሎ እቲ ክስቲ ናይ ወፃኢ ተዋሳእትን ሓይልታት ህፁፅ ደገፍ ርስፍ ናይ ሱዳን ሓይልታት ምክልኻል ናይ ውግእ ኣፅዋር ዕስዋት ወተሃደራት ንዋህታት ሎጂስቲክስን ፋይናንስን ብምቕራብ ኣብ ልዕሊ ብርገሳውያን ዜጋታት ግፍዕ ከም ዝፍፀም ገይሮም ክብል እዩ ኸሲሱ ዘሎ ኣብዚ ናብ ዓለምለኻዊ ቤት ፍርዲ ገበነኛታት ንምቕራብ ክስቲ ካብ ዝቐረበሎም ኣካላት ዝተጠቕሰ ሃገራት ንሕቡራት ዓረብ ኤምሬትስን ዘወባብያን ደገፍቲ ርስፍን ዝፈለየ ኮይኑ እዚ ድማ ካብ ኢትዮጵያ ሊብያ ቻድ ሶማልያ ኬንያን ኡጋንዳን ዝተዋፃፅኡ ስሞም ዘይተጠቕሰ ሰበስልጣንን ደለልትን ተጠቓሊሎም ኣለዉ እቲ ጥምረት ኣብቲ ክስቲ ምንነት ናይቶም ሰበስልጣን ወግዓዊ ይገበረን ብተወሳኺቲ ክስቲ ምስ ናይ ሱዳን ሓይልታት ምክልኻል ተታሓሒዞም ንዝተፈፀመ ገበናት ናይ ኢራን ቱርክን ግብፅን ሰፊሕ ተራ ዘጠቓላለ ምዃኑ ተገሊጹ ኣሎ

0: sbs.com.au/ትግርኛ ኣብ ኦንላይን ወትሩ ትበፅሕዎ መርበብ ሓበሬታ ይኹን። እዋናዊ ዜናታት፣ ዛዕባታትን መዘናግዒታትን ኣብ sbs.com.au/ትግርኛ ይርከቡ። sbs ትግርኛ ምስማዕ ኣጊብኩምሉ ዶ? ኣብ ፌስቡክና ኣቲኹም እትዝርርብ ቀጽልዎ። ሓሳብኩም ኣካፍሉን፣ ላይክ ግበሩናን። sbs ትግርኛ ኣብ ፌስቡክ።
1: እዚ ትሰምዕዎ ዘለኹም መደብ ብቋንቋ ትግርኛ ዝፍኖ ሬድዮ ኤስቢኤስ እዩ።
2: ክብረት ያበለይ ስለቲ ዕድሜኻ። ስመይ ኣሌክዛንደር ጣዕመ ፎቶ እዩ ዝበሃል። እታ ፈቶ ካብ ፈቶ ዝበፀት ካብ ፈቶዎ ዝብል ቃል ዝመፀ ስለ ዝኾነ ኣጋጣሚ ግን ምስ ግዜ ምውሳድ ኣብ ግዜ ደርጊ ኣቦይ ኣብ ዩኒቨርስቲ ኣስመራ ይሰርሕ ስለዝነበረ መምህር ስለዝነበረ ኣብኡ ኣሲስተንት ጂኤ ስለዝነበረ ብፎቶ ተለሚዳ ፎቶ ኮይና መጨረሻ ወፅያ እምበር ክፈቶ እያ ትብል
3: ፈቶ ዝገርም ከዓ ናይ ፎቶግራፍ በዓል ሞያ ኢኻ ከ ኹንካ ማለት እዩ ሱድ ተፅዕኖ ጌርልካ
2: ኣጋጣሚ ኣይገስ እንታይ ዝበሃል ደስቲንድ ቱ ቢ ፎቶግራፈር ማለት እዩ ኣጋጣሚ ፎቶግራፈር ከዓ ኮይነ ስለዚ ወይ ተሓሲቡ ዝነበረ ክኸውን ይኽእል ግን ብኣሌክስ ፎቶግራፊ ይፍለጥ ሕጂ
3: ጥቡቅ እቲ ቀንዲ ሞያኻ ግን ማለት ካብ ዩኒቨርስቲ ተመረቕካ

0: ተፀጊዕካ ተዘይ ኮይኑ ዝበሃለሉ ግዜ ኢና ዘለና ብፍላይ ብኤርትራውያን ዘሎ ኩነታት ማለት እዩ ከምዚ ዓይነት ነፃ ዝኾነ ካብ ኩሉ ከምዝበልካ ካብ ሃይማኖት ካብ ኮነ ይኹን ፀጊዕካ ከይገበርካ በቲ ዘራኽበካ በቲ ኣካዳሚ ኣብኡ ዝኣትኻ ዝወፀኻ ኣብቲ ዩኒቨርስቲ ማለት እዩ ኣኼባ እዩ ተገይሩ ወይ ከዓ ምትእኻቢ ተገይሩ እሞ ዕንቅፋታት ነይሩ ዶ ነዚ ንኸይግበር ማለት ዘይልሙድ ስለ ዝኾነ እዩ ዝሓተካ ዘሎ
1: ሓቂ እቲ ዕንቅፋታት ተዓባይ መኸንቆ ዝነበረት ኣክቸዋሊ እዚኣቶም ዳኣ እሞ ናብዚ ፀግዕ ዝሓዙ እንዲኦም እዚኣቶም ዳኣ እሞ ከምዚ እንዲኦም እዚኦም ዳኣ ከምዚ ዝገበሩ እንዲኦም ንዓይ ፐርሰናሊ ምሻ ኣሎ ኣነ ካብ ፖለቲካዊ ረኣያናት እውን ኣለኒ ስለዚ ብስም ኣሌክስ ክርእይዎ ዝፍትኑ ሰባት ነይሮም ሕጂ ሓንቲ ካብተን ሕቶታት ወይ ከዓ ብቴሌፎን ብዙሕ ግዜ ዝመፀኒ ኣናውንስ ክንገብሮም ከለና ንስኻ ንድሕር ትገብሮ ኮንካ ድኣ እሞ ኣብዚ ሳይድ እንዲኻ ዘለካ ስለዚ እዚኣስ ፀገም ዶ ይትኸውንን እሞ ምበኣረይከስ ኣነ ሕጂ ሽዑ መብርሂታት ክህብ ጀሚረ ነቶም ነታ ጉጅለ እውን ኣነ መርሓ ስለ ዝነበርኩ ምበኣረይከስ ከምዚ ዝብል ዕላማ ክንሒዝና ስለ ዘለና ከም ሓውሲ ቃለ መጠይቅ ጌርና ኣብቲ ዩቱብ ኣውፂናዮ ስለዚ እቲ ሰብ መብዛሕትኡ ተማሕንቆ ዝበልዋ እዛ ካብ ፖለቲካ ነፃ ክትከውን ኣይትኽእልን እያ እዚኣ ምክንያቱ በዓል ኩስቶ በዓል ኩስቶ በዓል ኩስቶ ኣለዉ ስለ ዝተባሃለ ንዓኣ መብሪ ምስሃብና ግን ፅብቕቲ ነገር እቲ ኩሉ ሰብ ፈትይዎ እዚ ዓበየት ማሕንቆ ትበሃል ስንሳይ ኣነ ብፍላይ ኣነ ከም ሰብ እውን ብሕቡእ ኣይቃወምኒ ብሕቡእ እውን ዝገብሮ ነገር ወላ ሓደ የለን ስጋብ ሕጂ እየ ዝብለካ ግን ኣብዚኣ ተራኽበና ዋላ ነዞም ኣብዚ ብዙሕ መሓዙት እዮም ዘለዉ ብዙሕ ኣጋጣሚ ብዙሕ ምስ ፎቶግራፊ ዝተሓሓዝ ብዙሕ መሓዙት እዮም ዘለዉኒ ስለዚ ካብ ክልቲኡ ሳይድ እውን ስለ ዘለዉኒ ኣነ ተቃዋማይ ኢኻ ወይ ደጋፋይ ኢኻ ኢለ ዘርሕቆን ዘቕርቦን ሰብ የለን ንዑ በጃካትኩም ተኣከቡ ንኩሉ እውን ክፉት ስለ ዝኾነ ካብ ፖለቲካን ካብ ሃይማኖትን መፂና ኮፍ ንበል ንዛተ እናበልና ዘምፃናየ ነገር እዩ ስለብቀዳማይ ክዕልለካ ሲ እቲ ድሕሪ ምስ ሓለፈ ንቀዳሙ ወፅየ ነይረ ንከተማ ንከተማ ምስ ወፃና ሕጂ ሓደ ሰብ መፅኡ ቀዳሙ መፅኡ ይቕሬታ ብለኒ እንታኾንካ የቅሬታ ትብለኒ ማለት ብመልክዕ ኢና ንፋለጥ ብስሙን ዳርጋ ኣይፈልጦን እዩ ግን ኣብዚ ከባቢ ስለ ዝኾነ የቅሬታ ብለኒ እንታይ ጌርካ ብዛዕባ ምንታይ ኢና ሞቅ ይቕረ ትብለኒ ዘለካ ኢለየ ኣነስ ምሳኻስ ብዙሕ ኢና ፌስቡክ ተኻቲዕና ብፖለቲካ ስጋዕ ምፅርራፍ እውን በፂሕና ነርና ብለኒ እዋ ኣነ ሕጂ ዝክሮ ኒ ተረዲእካ ማለት ዚ ከምዚ ልሙድ እዩ ኣባና ትፀራረፍ ትኮራረ ግን ብኣካል እውን ረኪብ እየ ስለዘይፈልጥ ስማዕ ኢለ ዮ ከምቲ ንስኻ ጌጋ ጌረልካ ዝኣመንካ ኣነውን ጌጋ ኣለኒ ስለዚ ቅሬታ ምባል ሕማቅ ኣይኮነን ስለዚ ኢንፋክት ፅቡቅ ነገሩ እሱ ምስ ረኣየ እዩ ዝዛረበን ዘሎ ዝገበርናዮ በዓል ፅቡቅ ሓሊፉ ስለዚ ንሕና እውን ሲ እቲ እንሪኦ ነገር ሲ ኣሎ ግን ስለምንታይ ተግልሉና ንስኻትኩም ንሕና ከዓ ስለምንታይ ነግልለኩም ብዝብል እዩ መፂኹም ይብለኒ ሞ ሕጂ ዝገርመካ ነገር ካልእ ብሓደ ቦታ ከዓ ከይደ ቅድም ክልተ ሰሙን ይኸውን እታ ዝፍላይ ርኢኸያ እንተደኣ ኮንካ ናይቶም ሙዚቀኛታት ዘውፀና እያ እንታ ክንገብር ኢና ፈቲና everybody should be represented ምሽ ብክልቲኡ ወገን ኣነስ ናተይ የለውን ኣነስ ንዓይ ዝመስሉኒ የለውን ከይብል መታን ሰብ ካብ ክልቲኡ ኣዛኒቕና ኢና ጌርናዮ ንሱ ከዓ ምክንያት ኣለዎ ምክንያቱ ካብ ንሓደ ፀግዒ ዝሓዘ ወይ ንሓደ ሃይማኖት ዝሓዘ ወይ ንሓደ ፖለቲካዊ ረኣያ ጥራሕ ዘለዎም ዘይኮነስ ንኩሉ ዘጠቃለለ ክኸውን ስለ ዘለዎ ብኸምኡ ኢና መፅእና ስለዚ ሓደ ዕሉል ማለተይሲ ናይቲ መንግስቲ ደጋፋይ እውን ዝብል እታ ዝገበርካ ፍላየር ከምዚ ርኤ ይፈልጥኒ እዚ ሰብ ዝብለካ ዘለኹ ሰላምታ ፅቡቅ እዩ ዘለኒ ኢንፋክት ብዙሕ ቅርርብ እዩ ዘለና ምስኡ ግን ካብ ምንጋፉ ዝተላዓለስ ብዙሕ ኣረኣያ ብዙሕ ቂሙ ክህልዎ ይኽእል እዩ ዝብል እምነት እዩ ዘለኒ ግን መፅኡሲ ብጣዕሚ በቃ ተሓጒሰልካ የ ዘለኹ ይብለኒ እቲ ዝገበርካዮ ነገር እቲ ዝገበርኩምዎ ነገርስ ብጣዕሚ ኣብቲ የንፀባርቅ ኣሎ ሞ ላይክ ከማን ጌረልካ ክለ ርገፋርኒ
0: ፅቡቅ ናብቲ ክሳይ ክንከይድ ሕጂ እንታይ ዝበሃል ኣሎ ገሊኦም ዝረእኽዎ ማለት ሕልፍሕልፍ ኢለ እንታይ ተኣኪቦም ሳዕሲዖም ተተቢሎም እንታይ እሞፍርዮም ዝበሃል ዘረባ እውን ሰም ኣለኹ ዝተፈላለየ ማሕበር ዋላ ተቃወምቲ ኹኑ ዋላ ደገፍቲ ኹኑ ማለት እዩ ከምኡ ዝበሃል ዘረባታት እውን ኣሎ እንታይ ገብሪ ገይሮም ኣብ ከምዝኾነ ምትእኻብ ተኣኪቦም ሳዕሲዖም ከይዶም እንታይ ዝባቐጥዎ ነገር ኣሎ ዝብል ኣሎ ሞ እንታይ ባቐጥኩም
1: ጠባቲ ኤክስፕሬሽን ሓቂ ማለት ንሰብ ብደገ ንዝሪኦ ናይ ሳዕስዒት ናይ ሰሓቅ ናይ ተሓጓስ ናይ ምትሕቁቃፍ ናይ ፍቅሪ ዝተረኣዮ እዩ ንሱ ጥራሕ እዩ ዝርኢ እቲ ሰብ እቲ ኣብ ውሽጢ ዝተገብረ ናይ ኔትወርኪንግ ሰርቨይ ምግባ ሰርቨይ እውን ጌርና እንታይ እንተገበርና ሓይሽ ካብዚ ከናበይ ንዝብል ዘቲና ኣብ ነንሕድና ከመይ ጌርና እቲ ዝምድና ከነደልድሎን ክንቅፅሎን ንኽእል ዝብል ዘቲና እዛ ጀሚርናያ ዘለና ስ ካብዚኣስ ናበይ ትኺድ ብምንታይ ኣገባብ ንቕፅላ ዝብል ዘቲና ሕጂ እቲ ዴታ ቀዳሚ ነገር ኣብቲ ምናልባት ስፒች ውንሽተይ ስፒች ሓውስ ስፒች ገይረ ነይረ ነቲ ሆስት ቲም ወኪለ ካብታ ዝበልናያ እንታይ የለ ወላ ሓንቲ ዳርጋ ከምዘይገበርናስ ንፈልጥ ኢና ግን እታ ፍርስተ ንዓኣ እውን ንምጅማር ዓብ ጎቦ ኮይና ስለ ትስማዓካ ነታ ፈርስት በርር ወይ ነታ ቀዳመይቲ ጎቦ ዳርጋ ቁሩብ ድፍእ ኣቢልናያስ ኣለና ሕጂ ንሳ ታዝዓበየት ፀገምቲ ኮነካ ንስራ ኣብ ደቃስካ ይኹን ኣብ ገሌካ ይኹን ኣብ ናብራካ ይኹን እናመፀ ዝርብሸካ ነገር ንሱ እዩ ንዓኣ በዲህና ስለ ዘለና ካብዚ ንኒው ኣነ ኢንፋክት ንነፍሰይ እንታይ ኢለ ደምዲምያ ደጊም ሞት ከም ኣዳም ዝበሃል ኣለዉ ባህል ኣቦዋትና እሞ እዚኣስ ደጊም ሞት ከም ኣዳም እያ ንዓይለ ምክንያቱ ነዚኣ ንድሕር ጀሚርና እቲ ካልኣይ ስተፕ ሳልሳይ ስተፕ ይቀልል ይኽእል እዩ ዝብል እምነት እዩ ዘለኒ ምክንያቱ ሕጂ ኣትሊስት
0: ግን እዚ ምትእኽኻብ እዚ እንድሕር ክቕፅል ኮይኑ ማለት ተወሳኺ ተፅዕኖ ወይ ከዓ ዕንቅፋታት ኣይኣጋጥመኩምን ኢልካ ትሓስብ ምክንያቱ እዚኣ ምናልባት ሙሉቅ ኢላ ትክትከውን ትኽእል እያ ብገሊኦም ኣረኣያ ማለት እዩ ስለዚ ኣብ ቀፃሊ ግን ብከምዚ ንክቅፅል ስተስፋ ኣለካ ማለት ዕንቅፋታት ኣይበዝሕዘለኒ
1: ዕንቅፋታት ኢንፋክት እንተዘየሎ እዩ ዝገርመኒ ኣነ እዚ ዕንቅፋታት ክንጅምሮ ከለና እውን ከም ዝብለካ ዘለዉ ዕንቅፋታት ከም ዘሎ ፈሊጥና ኢና ጀሚርና ሕጂ እንታይ ይመስለካ ናብ ሓደ ነገር ክትከይድ ዋላ ናብ ኪናት እውን ክወርዱ ከሎ ዘርእዝ ቻለንጅ ከም ዘሎ ፈሊጦም ግን ነቲ ቻለንጅ ከመይ ገይሮም ይብድህዎ ኣቢሎም እዮም ዝኸዱ ሓሲቦም ተሊሞም እዮም ዝኸዱ ስለዚ ቻለንጅ እንተዘየሎ ጥራሕ እዩ ክገርመኒ ኣነ ካብዝንን እዮ ኢንፋክት ሕጂ ተለኒ ለፍተን ራይት ቴሌፎን ይረክብ ወይ ብፅሑፍ ይመፀኒ ኣሎ ሕጂ ገሊኡ እንታይ እዩ ዝብል ጀኒውን ዝኾነ እዚኦም ማሃዙተ ኣፀቢቀ ዝፍልጦም ካብ ክልቲዩ ሳይድ ኢካ ዝመፅ ሕጂ እንታይ እዮም ዝብሉ ተጠንቀቅ እዮም ዝብሉካ ተጠንቀቁ ሕጂ ተጠንቀቁ እንታይ ኣመስላይ ካብቲ ቻለንጅ ከም ዘሎ ስለዝርድኦም ኣፀቢቀ ዘመስግኖም ኢንፋክት ነዞም ሰባት እዚኣቶም ምክንያቱ ስዑ ምሸት ብቀዳ ዓርቢ ይመስለኒ ዓርቢ ምሸት እውን ንከተማ ወሪድናስ ሓደ ሰብ ይረክበኒ ዕብይ ዝበለ ሓውና እዩ ኣያና እዩ ስማዕ ኢለን እዚ ክትገብርዎ ትደልዩ ዘለኹም ይርዳእኒ ንሕና እውን ዘይርዳእልና ኮይኑ ይኮነን ግን እዚኣ ኣፀቢቃ ታዝዓበየት ቻለንጅ ትመፀኩም ሕጂ እያ ስለዚ ካብዚኣ ክትጥንቀቁ ኣለኩም እዚ ካብ ኢንሳይደርስ ናይቲ መንግስቲ ደገፍ ዘለዎ ዝበሃል ሰብ እዩ ዝመፅ ዘሎ ስለዚ ብናይ ኣነ ዝገርመኒ ብድሆታት እንድሕር ዘየለዩ ብድሆ ግን ናይ ግድን ክህሉ ኣለዎ ክህሉ ዩ ከዓ
0: ኩራ ሰማዕትና እዚ ክሰምዖ ዝፀናሕኩም ምስ ኣሌክስ ፎቶ ኣብ ዝገበርና ዕላል እዩ ብዛዕባ ናይ ኣስመራ ዩኒቨርሲቲ ምትእኽኻብ ዝምልከት እዩ ሙሉእ ትሕዝቱ ኣብ sbs.com.au/ ትግርኛ ክትሰምዖ ትኽእሉ ኢኹም ዝተረፈ ትሕዝቶ ግዜ ተረኺብና ብዝመፅእ መደባትና ከነመሓላልፎ ኢና በዛ ናይ ሓይለ ገብሩ ቢልና ናብ ምንባር ኣብ ኣውስትራልያ መደብና ንስክንሰግር ኢና

0: ኣብ ኤስቢኤስ ጂል ብዝቐርቡ ካብ ዓለም ዝተኣከቡ ሙዚቃታት ተዛነዩ ንኤስቢኤስ ጂል ኣብ ኤስቢኤስ ኦድዮ ኣፕ ረኸቡ። ኤስቢኤስ ኦድዮ ኣፕ ሎሚ ዳውንሎድ ጌርኩም ኩሎም ትፈትውዎም መደባት ክትሰምዕዎም ጀምሩ። ካብ ኣብ ስቶር ወይ ካብ ጉግል ፕሌይ ብነፃ ክትረኽብዎ ትኽእሉ ኢኹም።
1: ካብዚኦም ክትኮኑሉ ትኽእሉ ኣብዚ ንኣውስትራልያ ንገልጸሉ ትሕሶ ተገሊፆም ኣለዉ። ፈለማ ግን እቲ ኣዝዩ ኣገዳሲ ዝኾነ ሕቶ መልሲ ንርከበሉ እስከ ነዚ ግጥም ወይ ፀወታ ኩዕሶ እግሪ ፉትቦል ዶ ንበሎ ወይስ ሶከር ኢልና ክንፅውዖ?
2: ኣነ
1: ንኩዕሶ እግሪ ብኣውስትራልያ ፉትቦል ኢልና ክንፅውዕ ኣለና ኢለ ይሓስብ። ሶከር ተባሂሉ ይፅዋዕ ነይሩ እዩ፣ ግን ፉትቦል ዝበለፀ ኣገባብ ይመስለኒ። እዚኣ ሄደር ጋሪዮክ ዋና ኣካያዲት ኩዕሶ እግሪ ኣብ ቤት ፅሕፈት ፉትቦል ኣውስትራልያ እያ። ንሳ ኩዕሶ እግሪ ብፍሉይ መጠን ኣካታቲ ወይ ሓቋፊ ዝኾነ ስፖርት እዩ። ዘገርም ዝኾነ 1.9 ሚልዮን ኣብ መላእ ሃገር ተሳተፍቲ ድማ ኣለውዎ ትብል።
2: ኣብዚ
1: ሃገር ዝለዓለ ተሳትፎ ኣብ ስፖርት ዘለዎን ብቕልጡፍ ዝዓቢ ዘሎን እዩ። ልዕሊ 87 ዝተፈላለዩ መበቆል ዓሌታትን 35 ዝተፈላለዩ ምድባት ቋንቋታትን ኣብ መላእ ኩዕሶ እግሪ ኣብ ኣውስትራልያ ኣለውና። ልዕሊ 72 ካብ 100 ካብ ተሳተፍቲ ኣብ ደገ ከም ዝተወልዱ ንፈልጥ ኢና። ኩዕሶ እግሪ እቲ ኣዝዩ ሓቋፊ ዝኾነ ስፖርት ኣብዚ ሃገር ምዃኑ ኣዝና ንሕበን። ህቡብነት ኩዕሶ እግሪ ኣብቲ ብዘይፃዕሪ ድሕረ ባይታ፣ ፆታ፣ ዕድመ ወይ ዓቕሚ ብዘይገድስ ከመይ ንሰባት ይሕብር ወይ የቀራርብ ዝተሰረተ እዩ። ኣብዚ ተሓተ ሰረታዊ ደረጃ ካብ 4 ወይ 5 ዓመት ዕድመ ጀሚርኩም ክትፃወቱ ትኽእሉ ወይ ምንቅስቓሳትኩም ከምቲ ናይ ቀደም እንተዘይኮይኑ ምስ ሓንቲ ቀስ ኢሎም እናኸዱ ኩዕሶ እግሪ ዝፃወቱላ ጋንታ ክትፅምበሩ ትኽእሉ። ፅቡቕ ሓሳብ ዶ ይመስል? ቤት ፅሕፈት ኩዕሶ እግሪ ኣውስትራልያ ወይ ፉትቦል ኣውስትራልያ ክጅምሩሎም ትኽእሉ ብዙሓት መሳለጥያታት ኣለዎ። ኣብ መርበብ ሓበሬታኦም ኩዕሶ ንምፅዋት መንገዲ ዘትሕዝ ፕለይ ፉትቦል ዝብል ገጽ ወይ ፕላትፎርም ክትረኽቡ ኢኹም ክትብል ሚስ ጋሪዮ ክትገልጽ። ፕለይ ፉትቦል ወግዓዊ ዲጂታዊ መበገሲ ሓበሬታታት ኩዕሶ እግሪ ማሕበረሰብ ናይ ቤት ፅሕፈት ፉትቦል ኣውስትራልያ እዩ። እዚ ብመሰረቱ ኣብ መላእ ሃገር ንተፃወቲ፣ ኣሰልጠንቲ፣ ዳኛታትን ወለንተኛታትን ዘገልግል እዩ። እዚ ማለት ድማ ምዝገባ ኩሉ ኣብ መላእ ኩለን ክለባት፣ ውድድራትን ኣባላት ፌደሬሽናትን ኣፍልጦ ይህልዎ ማለት እዩ። ብኦንላይን ኣብ ፕለይ ፉትቦል ምስ ኣብ ከባቢኹም እትርከብ ሓንቲ ክለብ ወይ ጋንታ ክትምዝገቡ ትኽእሉ ኢኹም። ስም ናይቲ ፀወታ ሓቋፍነት እዩ። ንንኣሹን ዓበይትን ዝኾኑ መደባት ኣለዉ። ንተፃወቲ ቀዳሞት ህዝብታት፣ ንፍሉይ ሓገዛ ጥዕና ወይ ስንክልና ዘድልዮም ተፃወቲ፣ ከምኡ ውን ካብ ብባህልን ቋንቋን ዝተፈላለዩ ማሕበረሰባት ዝመፁ ተፃወትን። መርበብ ሓበሬታ ፉትቦል ኣውስትራልያ ክትፍትሽን ከለኹም ዘ ሚኒሩስ ሰትልመንት ፕሮግራም ከምኡውን ዘ ማልቲካልቸራል ዩት ፕሮግራም ዝብሉ ክትረኽቡ

ኢኹም። ኣሮን ዲብዲን ሓላፊ ኣገልግሎታት ማሕበረሰብን ኣባላትን ምስ ፉትቦል ኒው ሳውት ዌልስ እዩ። ንሱ እዞም መደባት ምስ ፉትቦል ኣውስትራልያ ብሓባር ዝካየዱ ነፃ ተበግሶታት እዮም ይብል። ክልቲኦም እዞም መደባት ብመሰረቱ ሓደ ፅቡቅ ናይ ቅድሚት መእተዊ ማዕፆ ንኩዕሶ እግሪ ንምቕራብ ዝተሃቀኑ እዮም። ሰባት ክመፁን መታታተዊ መደብ ኩዕሶ እግሪ ክወስዱን ምስቲ ግጥም ክፅመዱን ንምግባር ተባሂሉ እዩ። ግን ድማ ምስ ሓንቲ ክለብ ክተሓሓዙን ኣባል ናይ ሓንቲ ካፕተን ልዕሊ 600 ዝኾና ክለባትና ክመዝገቡ እውን እዩ። ምክንያቱ ክለባትና ማሕበረሰባት እየን። ከምዚኦም ዝኣመሰሉ መደባት ንሰባት እትጋግ ኣብ መንጎ ባህላዊ ማሕበረሰባትን ናይ ኩዕሶ እግሪ ማሕበረሰባቶምን ንምቅርራብ ከም ሓደ ዝበለፀ ኣገባብ ንሕግዘሎም ጌርና ኢና ንሪዮም። እዚ ስምዒት ማሕበራዊ ሓውቃፍነት እዩ ንላል ሮቻን ታክሉም ናብ ማሕበረሰብ ኩዕሶ እግሪ ዝሰሓባ። ንሳ ብመንገዲ መሓዛ ብኤስኤስኣይ ማልቲካልቸራል ስፖርትስ ክለብ ኣብ ግዛት ኩንስላንድ ነፃ መደብ ኩዕሶ እግሪ ደቂ ኣንስትዮ ጀሚራ። ኣብቲ ልምምድ ኩዕሶ እግሪ ተዓዲመ። ደረጃ ሓደ ምስልጣን ኩዕሶ እግሪ ክወስድ እውን ተዓዲመ ነይረ። ድሕሪኡ ምስታፍ ቀፂለ ፈፂመ ኣይገድፍክዎን ከዓ። ድሕሪኡ ድማ ኣብ ኤምኤስሲ ብምስታፍ ናብታ ቀንዲ ክለብ ከይተረፈ ክኸይድ ክኢለ። ንኻልኦት ንኣሽቱ ከም ንቡር ዝብሎ ስፖርት ዘይፈላለዩ ምዃኑ እዩ። ስለዚ ፅቡቕ ተቐባልነት ትረኽቡ ካልኦት ሰባት ኣብ ዘይትፈልጡሉ እውን ኣብ ሓደ ማሕበረሰብ ዝተሓቆፍኩም ኮይኑ ይስምዓኩም። ንስኹም ምናልባት ኩዕሶ እግሪ ከም ሓደ ኣብ ዊንተር ወይ ክረምቲ ዝፅወት ጌርኩም ትፈልጥዎ ትኾኑ። ኣብ ግዛት ኒው ሳውት ዌልስ ጥራይ ከባቢ 80,000 ተፃዋቲ ንኩዕሶ እግሪ ሓጋይ ወይ ሳመር ፉትቦል ተመዝጊቦም ኣለው። ሳመር ወይ ካብቲ ንቡር ወቅቲ ወፃኢ ዝካየድ ኩዕሶ እግሪ ባዕሉ ሓደ ዓብዪ ስፖርት እዩ ይብል ሚስተር ዲብዲን። እዚ ነቶም ኣብ ግዜ ሓጋይ ግድን ዘይፃወቱ ሰባት ነቲ ፀወታ ግን ክፍትንዎ ዝደልዩ ፍፁም ዝምቺ እዩ። ብዙሓት ሰባት ኩዕሶ እግሪ ሓጋይ ክፍትንዎ ንሪዮም ከም ዝፈትውዎ ድማ

0: Want instant MVP status? Join the new Dick's Scorecard Plus program. For $99, Scorecard Plus members enjoy 1 year packed with perks, like $80 in annual bonus rewards, free shipping with no minimum purchase, triple points on 2 purchases, and more. That's over $160 in benefits. Join Dick's Scorecard Plus today and score more than ever. Tap the banner to learn more. Exclusions and terms apply. Visit dicks.com/scorecardplus for details.
1: ወቆም ምክንያቱ ሙሉ ብሙሉ ረሃጽ ዘጠልቄካዩ ውስጣዊ ስምዒትካ ወይ ሙድካ ዘድንፍዕዩ ክንድምንታይ ፀዓት ይወስደልካ ክእመን ዘይከኣል እዩ ቀሊል ይኸውን ኢለ ሓሲበ ነይረ ግን ብልክዕ ተገዲስካ እንተተፃዊትካዮ ክንድኡ ቀሊል ኣይኮነን ልክዕ ከምቲ ን50 ዓመታት ዝተፃወተ ሚስተር ጌሳሪንያ ግን ብተመሳሳሊ ህንጡይነት ክትፃወቱ ግድን የብልኩምን ምጉናፅ ወይ ምጉያይ ኣይፍቀድን እዩ ትሑት ምትንኻፍ ወይ ፀቕጢ ዘለዎ ስለ ዝኾነ ንፀገም ጥዕና ዘለዎም ሰባት ወይ ትሑት ርእሰታ ማንነት ንዘለዎም ፅቡቕ ስፖርት እዩ እኳ ደኣ ንኹሎም ዕድመታት ዝኾኑ ክፍለ ግዜታት ክትረኽቡ ትኽእሉ ኢኹም

ክብራ ሰማትና ንሎሚ ዝሓዝነ መደብና ምዛሚና ዘለና ቀድሚ መፃውና ግን ኣርእስተ ዜና ክደግመልኩም። ጉጅለታት ኣድሕን ኣብ ቬነዙዌላ ድሕሪ ዘጋጠመ ማንታ ምንቅጥቃጥ ምድሪ ዝድሕኑ ሰባት እንተረኸቡ ቃልሶም ይቕፅሉ ኣለዉ። ኢትዮጵያዊት ኣሜሪካዊት ሜላት ኪሮስ ኣብ ምርጫ ኮንግረስ ኣሜሪካ ንብዙሕ ዓመታት ስልጣን ሒዛ ንፀንሐት ኣባል ኮንግረስ ዒራ ተዓዊታ። ኣብ ፀወታታት ዋንጫ ዓለም ፊፋ እንግሊዝ ኣንጻር ኮንጎ ገጢማ 2-1 ክስዕር ከላ ቤልጅም ድማ ንሴኔጋል 3-1 ስዒራታ። ባር ሰማዕትና ናይሎም መደብና ዛዚምና ኣለና። ኣብዚ መፅእ ሶኒ ዝተፈላለዩ ትሕዝቶታት ሒዝና ክንለሰኩም ኢና። ክሳብ ሽዑ ሰላም ቅነ ዝምነየልኩም ንስኹም ፅናሕኩ ኣዳለውና ኣቕራብን ዝመደብ ብየነሰመርሕ ብሩኽ መዓልቲ እዩ።

0: እንደምናምሽታችኋል አድማጮቻችን። ለሐሙስ ሰኔ 25 ያልናቸውን የቢቢሲ አማርኛ ዘገባዎች ይዘን ቀርበናል። በዛሬው ዝግጅታችን በኦሮሚያ ክልል አሙሩ ወረዳ የፋኖ ታጣቂዎች ፈጸሙ በተባለ ጥቃት የሰዎች ህይወት ስለማለፉ፣
1: የሞቱ ሰዎች ወደ 11 ሰዓት ይደርሳል አሁን ኩለኛ ደግሞ 17 ነው ሻምቦ ተደገባ ሁለት ሰው ፍሪግንዶስ ቢሊዮን
0: የስልክ ሱስ ልጆች ላይ የሚያመጣው ተጽዕኖ ምን ያህል አስከፊ ነው?
2: በረጋችን ላይ አጫጭር ቪዲዮዎች ለህፃናት ዲጂታል ከረሜላ ማለት ናቸው። ፈጣን እርካታን ይለምዳሉ። አጫጭር ቪዲዮዎች ናቸው። ቶሎ ቶሎ ስክሪኑን እየቀያየሩ የተለያየ ነገሮችን ነው የሚያዩት።
0: ሌሎችንም ዘገባዎች አካተናል። ስርጭታችንን በቀጥታ በፌስቡክ፣ በዩቲዩብ፣ በናይል ሳት እና በአጭር ሞገድ ላይ መከታተል ትችላላችሁ። አብራችሁን ቆዩ። በሆሮ ጉድሩ ወለጋ ዞን አሙሩ ወረዳ የፋኖ ታጣቂዎች በፈጸሙት ጥቃት የሰዎች ህይወት ማለፉንና ንብረት መዘረፉን የአካባቢው ነዋሪዎች ገለጹ። በኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን አሙሩ ወረዳ አገምሳ ከተማና በዙሪያው ባሉ መንደሮች ውስጥ የፋኖ ታጣቂዎች ፈጸሙ በተባለ ጥቃት 11 ሰዎች መገደላቸውንና በመቶዎች የሚቆጠሩ ከብቶችና ሌሎች ንብረቶች መዘረፋቸውን ተጎጂዎችና የዞኑ አስተዳዳሪ ተናግረዋል። ከአማራ ክልል ጋር በሚዋሰነው በዚህ የኦሮሚያ ክልል አካባቢ የፋኖ ታጣቂዎች እንደሚንቀሳቀሱ የገለጹት አስተያየት ሰጪዎቹ ማክሰኞ ሰኔ 23 2018 ጥቃቱን የፈጸሙ የፋኖ ታጣቂዎች ከምስራቅ ወለጋ ዞን ኪረሙ ወረዳ የመጡ መሆናቸውን አስረድተዋል። ለደህንነታቸው በመስጋት ስማቸውን እንዳንጠቅስ የጠየቁን አንድ የአገምሳ ከተማ ነዋሪ ከዚሁ ወረዳ ጋር አዋሳኝ ከሆነው የኪረሙ ወረዳ እንደተነሱ

0: የገለጿቸው ታጣቂዎች ጥቃቱን በማለዳ እንደፈጸሙ ገልጸዋል። በዚህም ሁለት ሲቪሎችን ጨምሮ የ11 ሰዎች ህይወት እንዳለፈና የርሳቸውን አምስት ከብቶች ጨምሮ በርካታ ከብቶች እንደተዘረፉም ስለሁኔታው ለቢቢሲ በሰጡት ማብራሪያ አመልክተዋል።
1: ማክሰኞ 23 ቀን ያው የፋኖ ሰራዊት ገብቶ ለክዳሳን ሳሶ ገቡ በጦርነት እኛ ከእንግሊዝኛ ማልተነሳንም በጣም አጠግቶ ነው ሄዱ።
0: እንዴት ነው የገቡት? ውጊያ ነበረ? በአካባቢው ሌሎች የጸጥታ ኃይሎች አልነበሩም? የክልል ታጣቂዎች ሚሊሻ የፌደራል አልነበሩም?
1: የፌደራል የሉም። ሪት ሚሊሻ ማለ ነበር አልነካበትም። ያው ዝም ብሎ በድንገት ዝም ብሎ ገብቶ በህዝቡ ላይ ህዝቡ ከእንግሊዝኛ ሳይናቀራ ከተማ ውስጥ ያለ ከብት በግ ፍየል አንድ ሳይቀር የሰው ቤት ሰብሮ ይዞ ወጡ። ወደ 400 ከብት ነው ይዞ ወጡ። ሱቅ አልቀረም። ሱቁ ዘረፋ በቃ ሱቁ ጨርቃ ጨርቂ ሱቁ ኮሾሮ ምናምን ቢባል ድሪ የነጋዴ ድሪ የቀረመለን በቃ።
0: ሰውስ አልሞተም? የተገደለ ሰው የለም?
1: አዎ የሞቱ ሰዎች ወደ 11 ሰዓት ይደርሳል። አሁን ሁለተኛ ደግሞ 17 ነው ሻምቦ ተደገባ። አዎ ሁለት ሰው ሲቪል ሲቪል ነው።
0: ሁለት ሰው ሲቪል ነው?
1: አዎ
0: ሌሎቹ ከ11ዱ የተቀሩት 9ኙ ሚሊሻዎች ናቸው።
1: አዎ
0: ፋኖች ለመሆናቸው ምንድነው ግን የርሶ ማስረጃ? የፋኖ ታጣቂዎች ለመሆናቸው ምንድነው ማስረጃውት?
1: የፋኖ ማስረጃ መሆናቸው ለምታውቁ ያው አላባቸው የፋኖ አላባ ነው። በግንባራቸው በጸጉራቸው ጠምጥሞ በቃ በጎፈሬዎቹ ስር ያ አላባ ተፋሉ።
0: ለስንት ሰዓት ያክል ወይም ለምን ያክል ጊዜ ቆዩ የፋኖ ታጣቂዎች ወደ አጋምሳ ከተማ ከገቡ በኋላ?
1: ከ11 ሰዓት ጀምሮ እስከ 5 ሰዓት ነው ውጊያ ቆየ።
0: እስከ ረፋድ 5 ሰዓት?
1: አዎ እስከዛ ማንም ከወረዳው የደረሰልም አማ ከወረዳ የደረሱም ያው ወደ 4 ሰዓት አካባቢ ሚሊሾቹ ከሞቱ በኋላ ነው የደረሱ።
0: ለደህንነቷ ስትል ስሟን መግለጽ ያልፈለገች ሌላ የአካባቢው ነዋሪ ደግሞ በጥቃቱ የምታውቃቸው ሚሊሻዎች መገደላቸውን ለቢቢሲ ተናግራለች።
2: አልጅሩ ባየውን ፋታዳ

0: ሳይነሳ የፋኖ ታጣቂዎች ኗሪዎችን መግደል ጀመሩ። ንብረትም ዘርፈዋል። የሞቱ ብዙ ናቸው። የቆሰሉም እንደዚያው። ከሟቾች ውስጥ የማውቃቸው ሚሊሻዎች ይገኙበታል። ከብት አልቀረም፣ ፍየልም አልቀረም። ያስቀሩት ምንም የለም። የምንሸሽበት ቦታ ሁሉ አልነበረንም። አሁን ራሱ አስጊ ሁኔታ ነው ያለነው።
1: ኗሪዋ ጨምራ እንደተናገረችው ጥቃቱ የተፈጸመው በአካባቢው የነበረው መከላከያ ኃይል መውጣቱን ተከትሎ ነው።
0: የሀገር መከላከያ ነበሩ። እነሱ ከዚያ ወጡ። ምክንያቱን አናውቅም። ከወጡ ከሁለት ቀናት በኋላ ታጣቂዎቹ ገቡብን። ከጥቃቱ በኋላ ግን መከላከያ ወደ ካምፑ ተመልሷል። ይህ ጥቃት የመጀመሪያ አይደለም። ለሶስተኛ ጊዜ ነው የተፈጸመው።
1: የሆሮ ጉድሮ ወለጋ አስተዳዳሪ አቶ ምሬሳ ፊጣ ጥቃቱ መፈጸሙን ለቢቢሲ ገልጸው፣ ነገር ግን ፋኖ ከተማዋን ተቆጣጥሮ ነበር የሚባለውን መረጃ አስተባብለዋል።
2: ጥቃቱ ከትናንት በስቲያ ነው የተፈጸመው። በሰውና በንብረት ላይም ጉዳት ደርሷል። የከተማውና የዞኑን ኃይል አቀናጅተን ታጣቂዎቹ እንዲያፈገፍጉ አድርገናል። በዚያው ቀን ጠዋት 4:30 አካባቢ አገር መከላከያ ደርሶልናል። ታጣቂው ኃይል አሁንም አጎራባች ቀበሌዎች ውስጥ እንዳለ ነው መረጃ ያለው። ጠላት ከተማውን ተቆጣጥሮ ያለው ሊል ይችላል፣ በተግባር ግን የለበትም። ከዚያ ከተማ ተመትቶ ወጥቷል።
1: በቀረበበት ክስ ላይ ከፋኖ በኩል ምላሽ ለማግኘት ያደረግነው ጥረት ቃል አቀባዩ ስልካቸውን ባለማንሳታቸው አልተሳካም። ይሁን እንጂ በሲቪሎች ላይ ጥቃት ስለመፈጸሙ ከዚህ ቀደም የሚቀርቡበትን መሰል ክሶች ፋኖ ማስተባበሉ ይታወቃል። አስተያየታቸውን ከሰጡን የአገምሳ ነዋሪዎች መካከል አንዱ ከዚህ ቀደም በ2014 ዓ.ም ነሐሴ ወር ላይም የፋኖ ታጣቂዎች ተመሳሳይ ጥቃት ፈጽመው ንብረት መዝረፋቸውን አመልክተዋል። አሁንም በአካባቢው ታጣቂዎቹ ባላቸው እንቅስቃሴ ምክንያት ነዋሪዎች በስጋት ውስጥ መሆናቸውን ገልጸዋል።
3: ለተማሪዎች ክረምት የእረፍት ወቅት ነው። ወላጆችና ልጆች ረዘም ላለ ጊዜ አብረው ቤት የሚውሉበት ጊዜም ነው። ብዙ ልጆች በዚህ ወቅት በስልክ ይጠመዳሉ። ይሄ ነገር አደገኛ እንደሆነ ሲነገር እንሰማለን። አንዳንድ አገሮች ማህበራዊ ሚዲያና ስልክን ከልጆች የሚነጥቅ ሕግ እስከ ማውጣት ሄደዋል። ለመሆኑ ልጆች በስክሪን ሱስ ተያዙ የሚባለው ምን ምልክቶችን ሲያሳዩ ነው? በመቀለ ዩኒቨርሲቲ የስነ ልቡና መምህርና የልጆች እድገት ተመራማሪ የሆኑትን አቶ ሰኢድ እብሬን አነጋግረናል።
4: ስክሪን እያዩም ሳይሆን ከስክሪን ውጪ ሆነው ስለ ስክሪን ማሰብ፣ ማውራት፣ ስለ ጌሞች ማሰብ፣ ስለ ጌሞች ማውራት፣ ሌላው ስሜት ለማረጋጋት ስክሪንን መጠቀም ነው። ወላጆች ሲቆጣቸው፣ አስተማሪዎች ሲቆጣቸው ያንን ስሜት ለማረጋጋት ስክሪንን የሚጠቀሙ ከሆነ የዚህ የስክሪን ሱሰኛ ባህሪን እያሳዩ ነው እንደማለት ነው። ሌላኛው ቢሄቪየር አለው፣ ራስን መቆጣጠር አለመቻል። ኮምፕሊትሊ ወይ ዲፐንደንት ይሆናሉ በጉዳይ ላይ ወይ ደግሞ አስቀምጡ የተባሉትን ስክሪን ሙሉ ለሙሉ ለማስቀመጥ ፈቃደኛ አለመሆንና ካስቀመጡም በኋላ እንደገና ሳያውቁት መልሰው እንደገና ይዘውት ይገኛሉ። ሁለት፣ የጊዜ ፍላጎት መጨመር። በሱስ ተርም ውስጥ ቶለራንስ የሚባል ነገር አለ። አንድ ሰው ለመጀመሪያ ጊዜ ቢራ ሲጠጣ በአንድ ቢራ የሚያገኛት የሆነች ሞቅታ ደረጃ አለች። ይሄ ሰውዬ ከዛ ጊዜ በኋላ ግን በተከታታይነት ቢራ እየጠጣ የሚሄድ ከሆነ ያቺን የአንድ ቢራ ሞቅታ በአንድ ቢራ አያገኛትም። ከዛ በኋላ እየጨመረ በሄደ ቁጥር ያችን የመጀመሪያ የሞቅታ ደረጃ ለማግኘት ሶስት ቢራ ሊያስፈልገው ይችላል። ያ ማለት ነው ቶለራንስ እና በዚህኛው በስክሪንም ላይ ልጆች የሚያሳዩት ቶለራንስ ቢሄቪየር አለ። ለመጀመሪያ ጊዜ ለተወሰነ ጊዜ የሚያገኛት የደስታ መጠን ከስክሪን ረጅም ጊዜ ይወሰድ ይሄዳል። ስለዚህ ያችን ተመሳሳይ ደስታ ለማግኘት ረጅም ሰዓት መሄድ መቻል አለባቸው ማለት ነው። ሌላኛው ምልክት የማህበራዊ ህይወት እድገት መገታት ነው። ራስ ማግለል ሊሆን ይችላል። ለተለያዩ የትርፍ ጊዜ ማሳለፊያዎች ፍላጎት ማጣት፣ ለምሳሌ ኳስ መጫወት የሚወድ ልጅ ከዛ በኋላ የኳስ ፍላጎት የማይኖረው ከሆነ፣ ከጓደኞቹ ጋር መራገጥ የሚወድ ልጅ ያ ፍላጎቱን ካጣውና ስክሪን ጋር የሚያሳልፍ ከሆነ ይሄ ሌላኛው የማህበራዊ ህይወት እድገት መገታት ነው። እነዚህ ነገሮች ተደማምረው አብዛኛዎቹን እዚህ የተጠቀሱትን ነገሮች በሙሉ ካሳዩ አሁን ያልኳቸው ልጆች የስክሪን ሱሰኛ ሆነዋል ወይም በስክሪን ሱስ ተያዙ የሚለውን ያሳያል።
2: ለመሆኑ አቶ ሰይድ ይሄ ስልክ ሱስ ለየትኛው የእድሜ ክልል ላሉ አዳጊ ልጆች ይበልጥ አደገኛ ነው?
4: የስልክ ሱስ ወይም የስክሪን አደገኛ የሚሆነው በሁለት ተለያየ እድሜ ክልል ላሉ ልጆች ነው። የመጀመሪያው እስከ 5 አመት ላሉ ልጆች አደገኛ የሚሆነበት ምክንያት የአእምሮ እድገት በተለይ 90% የሚሆነው የሚካሄደው በዚህ የእድሜ ክልል በመሆኑ ያ

0: ደግሞ ጤናማ እድገት ሊመጣ የሚችለው ልጆች ቨርቹዋል የሆነ ሳይሆን እውነተኛ የሆነ ነገር ጋር መስተጋብር ሲፈጥሩ ነው። ጠረጴዛን ሲነኩት፣ ጠረጴዛን ሲያዩት፣ ጠረጴዛ ከሌላ ነገር ጋር ያለውን መስተጋብር ሲነካኩት፣ ያ ነገር በሙሉ ተደማምሮ ነው የልጆቹን ጤናማ የሆነ የአእምሮ እድገት የሚወስነው። በዛ ምክንያት ቨርቹዋሊ እነዚህ ልጆች ለረጅም ጊዜ ተጋላጭ ከሆኑ ይህን ጤናማ የአእምሮ እድገት ሊያገኙ አይችሉም ነው። ሁለተኛ፣ የቋንቋና የንግግር መዘግየት ሊያስከትል ይችላል። ቋንቋ እንደሚታወቀው ልጆች ያለ ጥረት በዚህ እድሜ ውስጥ ሆነ ነው የሚማሩት፣ ኤፈርትለስሊ። ለዚህ የሚያስፈልጋቸው ምንድነው? ትክክለኛ የሆነ የቋንቋ አውድ ያለበት የሚነጋገር የሚናገር የሚሰሙት እነሱ ምላሽ የሚሰጡበት ነገር እስካልተፈጠረ ድረስ የቋንቋ እድገት ይገታል። እንደውም በአሁን ሰዓት ቨርቹዋል ኦቲዝም ነው የሚባለው ይሄኛው ችግር። ልጆች ሊሰሙ ይችላሉ የሆነ ነገር፣ ግን ትኩረት አድርገው ለዛ ነገር ምላሽ ሊሰጡ ባለመቻላቸው ምክንያት የቋንቋ እድገታቸው ሊገታ ይችላል። እና ቴክኒካልም ይሄ አሁን ቨርቹዋል ኦቲዝም ተብሎ ትልቅ የወላጆች ስጋት ሆኗል። ሶስተኛው የትኩረት ችሎታ ማጣት ወይም መዛባት ነው። በተለይ ቪዲዮዎች ላይ ፈጣን ምስሎች እና የተለያዩ ቀለማት እየተፈራረቁ ነው የሚታዩት። ደግሞ የተለያየ ቀለማት እና ቨርሲቲሊቲ ሁለገብ ናቸው፣ ዳይቨርስ ናቸው፣ ብዙ አይነት ናቸው። እና ይህንን የመፈራረቅ የልጆችን አእምሮ ከሚገባው በላይ ያነቃቃል፣ ያስደስታል። እንደዚያ ማጠሩ መፈራረቁ ብዝሃነት ያለው መሆኑ ይህን ነገር ግን ሪያሊቲ ላይ ማግኘት አይቻልም። ስለዚህ እነዚህ ልጆች ይህን ፈጣን የሆነ መፈራረቅና ቀለማት ህብር አይተው አስተማሪ ቆሞ እዛ ክላስ ውስጥ 40 ደቂቃ ላስተምር ሲላቸው ፍጹም ትኩረት ሊኖራቸው አይችልም። ሌላው ስሜትን በራስ መንገድ መቆጣጠር አለመቻልን ሊያሳድጉ ይችላሉ። እንደ ባህል ለምሳሌ ወላጆች ህጻናት ሲያስቸግሩና ሲያለቅሱባቸው ሞባይልን ወይም ታብሌትን እንደ ማባበያነት እና ባህሪ ማስተካከያ የሚሰጡ ከሆነ ልጆች ነገሮችን በራሳቸው መንገድ ወይም ራስን መቆጣጠር የሚለው ነገር እንዳይኖርና የጥገኝነት ባህሪን ልጆች ሊያሳዩ ይችላሉ የሚለው ነው።
1: እሺ፣ ወደ ሁለተኛው የእድሜ ክልል እንሂድ። ከ12 ጀምሮ ያሉት ማለት ነው። ስክሪን ሱስ እነዚህን ልጆች ይበልጥ የሚጎዳው እንዴት ነው?
0: ምክንያቱም በዚህ እድሜ ላይ ያሉ ልጆች የማንነት ቀውስና ራስን ከሌላው ጋር ማነጻጸር አንደኛው ትልቅ ቻሌንጃቸው ነው። እኔ ማን ነኝ ብለው ነው የሚጠይቁት ብዙ ጊዜ። እኔ ማን ነኝ? እኔ ማን ነኝ የሚለው መልስ ለመስጠት ወላጅን ያያሉ፣ ተጽዕኖ ፈጣሪ ሰዎችን ያያሉ፣ አስተማሪዎችን ያያሉ፣ ጓደኞችን ያያሉ። እነዚህ ሰዎች ላይ እነዚህ ልጆች ላይ ተጽዕኖ አሳዳሪዎቹ ብዙዎች ናቸው። በዚህ ምክንያት በተለይ በዚህ በሶሻል ሚዲያ ላይ ያሉ ሰዎች አንዳንዶቹ ዝነኛ ናቸው፣ አንዳንዶቹ ተጽዕኖ ፈጣሪዎች ናቸው፣ አንዳንዶቹ ሀብታሞች ናቸው፣ አንዳንዶቹ ከሚገባው በላይ ወጣ ያለ ባህሪ ያላቸው ናቸው። በዚህ ምክንያት ወጣቶች ራሳቸውን ቤተሰባቸውን ከነዚህ ሰዎች ጋር እያወዳደሩ ከፍተኛ የማንነት ቀውስ ውስጥ ሊገቡ ይችላሉ። አደገኛ ነው ለነዚህ ልጆች። ሁለተኛ፣ ከጓደኞቻቸው የተገለሉ እንዳይመስላቸውና ለምሳሌ አንድ ቀን ሁለት ቀን ከሶሻል ሚዲያ ያርቀው ቢውሉ በቃ ከዓለም የተለያዩ ነው የሚመስላቸው። ሁለተኛ፣ ጓደኞቻቸው ጋር ነገር ሲገናኙ አጀንዳ ያጡ ነው የሚመስላቸው። ስለዚህ ኮሚናሊቲ እንዲኖራቸው የግድ ስክሪን ላይ አፍጥጠው የሚውሉበት አጋጣሚ ስለሚኖር ስቲል እዚህ እድሜ ላይ ያሉ ልጆችም የዚህ የሱስ ወይም የስልክ ሱስ አደገኝነት እነዚህ ላይ ያመዝናል ማለት ነው።
1: እሺ፣ ቅድም አቶ ሰይድ ቅድም እንደጠቀሱት ህጻናት ሲረብሹ አንዳንዴ ቶሎ ስልክ የመስጠት ነገር አለ በወላጆች ዘንድ። በተለይ ለትንንሽ ልጆች ቲክቶክ ያቀምሷቸዋል ወላጆቻቸው። ልጆች አጫጭር ቪዲዮዎችን ደግሞ በጣም ይወዳሉ። ይሄ ተግባር በተለየ ሁኔታ ህጻናትን ይጎዳሉ።
0: በነገራችን ላይ አጫጭር ቪዲዮዎች ለህጻናት ዲጂታል ከረሜላ ማለት ናቸው እና ፈጣን እርካታን ይለምዳሉ። አጫጭር ቪዲዮዎች ናቸው፣ ቶሎ ቶሎ ስክሪኑን እየቀያየሩ የተለያየ ነገሮችን ነው የሚያዩት። በዛ ላይ ደግሞ የነዚህ የሚዲያዎች አልጎሪዝም ፍላጎታቸውን እየተረዳ በፍላጎታቸው ልክ ነው በተከታታይነት ቪዲዮዎችን የሚያመጣላቸው። በዛ ምክንያት ፈጣን እርካታን ይለምዳል አእምሯቸው ማለት ነው። ፈጣን እርካታን የለመደ አእምሮ ደግሞ ትኩረትና ትዕግስት የሚጠይቁ ስራዎችን ለምሳሌ እንደ ማንበብ፣ ማጥናት፣ ለ40 ለ50 ደቂቃ ክላስ ውስጥ ቁጭ ማለት ደባሪ እንዲሆኑ ነው የሚያደርግባቸው። የሁለተኛው የአእምሮ ሪዋርድ ወይም የሽልማት ስርዓት የሚባል አለ። ዶፓሚን ሃይጃኪንግ የሚባለው ነው። የደስተኝነት ስሜት ሲኖረን አእምሯችን ይህንን ሆርሞን ይለቃል። የሆነ ሽልማት ሲሰጠን፣ የሆነ ሰው ስጦታ ሲሰጠን፣ የሆነ ሰው እንኳን ደስ ያለ ሲለን እና ልጆች የሚወዳቸው ቪዲዮዎች የሚዲያው አልጎሪዝም ቅድም እንዳልኩት የሚወዳቸው ነገሮች ተረድቶ በተከታታይነት እነዛን ስለሚያቀርብላቸው ደስተኛ ነው የሚሆኑት። በዚህም ምክንያት አእምሯቸው በተከታታይነት ደግሞ ዶፓሚንን ሪሊዝ

0: እያነገደ የሚሄደው ቀጣዩ ምንድን ነው የሚለውን በጣም እየጓጉ ስለሚሄዱ ኮንስታንት በሆነ መልኩ አእምሯቸው ይህንን የደስተኝነት ሆርሞን እና ኒውሮ ትራንስሚተር ሪሊዝ ያደርጋል። እና በአጠቃላይ የሚኖራቸው ምንድን ነው ልክ ይሄ የቁማርተኛ ባህሪ ያለ የማይለቅህ ረጅም ጊዜ ቁጭ ብለህ በዛ ጉዳይ ላይ ቀጣዩ የሚያገኘው እንደሚለው ቁማርተኛ፣ እነሱም ቀጣዩ የሆነ ደስተኛ የሆነ ነገር ቀጣዩ ደስ የሚል ይመጣል እያሉ የሚጠብቁት በመሆኑ የቁማርተኛ ቢሄቪየር እንዲኖራቸው እና የዶፓሚኑንም ስርዓት ሃይጃክ ያደርጉታል፣ ኖርማል ፋንክሽኒንግ እንዳያደርግ እያደረጉት ነው ማለት ነው።
1: አሁን ደግሞ አጫጭር ዜናዎች። ዜጋ የተገደለው ያለችው ጋና ከደቡብ አፍሪካ ጋር ዲፕሎማሲያዊ ውዝግብ ውስጥ ገባች። አንድ ጋናዊ በደቡብ አፍሪካ እየተካሄደ ካለው ጸረ ስደተኞች ተቃውሞ ጋር በተያያዘ እንደተገደለ ጋና ያቀረበችውን አቤቱታ ደቡብ አፍሪካ አስተባብላለች። የሩሲያ ኃይሎች በኬቭ ላይ በፈጸሙት መጠነ ሰፊ የድሮንና የሚሳኤል ጥቃት ቢያንስ 21 ሰዎች ተገደሉ፣ በተጨማሪም 90 ሰዎች ጉዳት እንደደረሰባቸው ተገልጿል። በአሜሪካና በእስራኤል ጥቃት ከወራት በፊት የተገደሉት የኢራኑ ጠቅላይ መሪ ሙጅታባ ሐሜኒ ባለቤት ዛሃራ ሃዳድ የቀብር ስነ ስርዓት ባለቤታቸው ባልተገኙበት ረቡዕ ዕለት ቴህራን ውስጥ መፈጸሙ ተዘገበ። አሜሪካ በሳውዲ አረቢያ የሚገኝ ጦሯን ለመቀነስ ወይም የተወሰነውን ወታደራዊ ኃይል ከሳውዲ አስወጥታ ወደ ሌላ ቦታ ለማዘዋወር እያሰበች ነው ተባለ። የሆርሙዝ ሞሽመጥ በአሜሪካ ሳይሆን በኢራን ቁጥጥር ስር ነው ሲሉ የአገሪቱ ምክትል የውጭ ጉዳይ ሚኒስትር ካዜም ጋሪባባዲ በማህበራዊ ሚዲያ ገጻቸው ላይ ገለጹ። ዜናዎቹ እነዚህ ናቸው። የኒውዮርኩ ሰማይ ጠቀስ ህንጻ አናት ላይ ወጥተው ቀለበት ያሰሩ ጥንዶች በቁጥጥር ስር ዋሉ። አጭር ዘገባ አለን።
2: ይህ 102 ፎቅ ያለው ሰማይ ጠቀስ ህንጻ ኢትዮጵያ ውስጥ የንግድ ባንክን ህንጻ ሁለት ጥፍ እንደማለት ነው። እዚያ ላይ ወጥተው የነበሩት ጥንዶቹ አሁንም ድረስ መነጋገሪያ ሆነዋል። የህንጻው ጫፍ ላይ የወጡት ሩሲያውያኑ ጥንዶች የ32 ዓመቱ ኢቫን በርኩስና የ33 ዓመቱ አንጀላ ኒኮላ ናቸው። ኢቫን በህንጻው አናት ላይ ሳሉ ለ አንጀላ ተንበርክኮ እንድታገባው ጥያቄ አቅርቦላታል። ጥንዶቹ ቀለበት ካሰሩ በኋላ በቁጥጥር ስር ውለዋል። የህንጻው አናት ላይ ሙሉ ጥቁር ልብስ አድርገው ከወጡ በኋላ በጥቁር ጨርቅ ላይ የተጻፈ መፈክርም አውለብልበዋል። ይህ ተግባራቸው ዛሬ በብዙ ማህበራዊ ሚዲያ ላይ ሲጋራ ነበር። በጨርቅ ላይ የተጻፈው ጽሑፍ በግርድፉ ወደ አማርኛ ሲመለስ ፍቅር የስልጣን ጥምን ካሸነፈ ዓለም ሰላም ያገኛል የሚል ትርጉም ያለው ነው። When the power of love beats the love of power, the world knows peace ይሰኛል። ጥንዶቹ ከህንጻው ጫፍ ከመውረዳቸው በፊት ሲሳሳሙም ታይተዋል። ጥንዶቹ 1454 ጫማ ወይም 443 ሜትር በሚረዝመው ህንጻ አናት ላይ ወጥተው ቢያንስ ለ10 ደቂቃዎች ቆይተዋል። ሁለቱ ፍቅረኛሞች በሌሎች ሀገራትም ተመሳሳይ ድርጊቶች በመፈጸም ይታወቃሉ። ታሪካቸውን መነሻ በማድረግ በአውሮፓውያኑ 2024 Skywalkers: A Love Story የተባለ ዘጋቢ ፊልምም ተሰርቷል። የኒውዮርክ ፖሊስ ጥንዶቹ መታሰራቸውን ለቢቢሲ አረጋግጧል። የተከለከለ ስፍራ በመግባት ሊከሰሱ እንደሚችሉ የቢቢሲ አሜሪካ አጋር ሲቢኤስ ዘግቧል። በኒውዮርክ ታዋቂ ከሆኑና ብዙዎች ከሚጎበኙአቸው ህንጻዎች አንዱ የሆነው ኤምፓየር ስቴት ለጋብቻ ጥያቄ ለማቅረብ መዳረሻ በመሆን በስፋት ይታወቃል። ጥንዶቹ በህንጻው 103ኛ ፎቅ በኩል ለእድሳት በተዘጋጀ መውጫ አድርገው ወደ ጫፉ እንደደረሱ ተገልጿል። እነዚህ ጥንዶች የወጡበት የህንጻው ክፍል ለህዝብ ክፍት ስላልሆነ ከ10ኛ ፎቅ ወደ 103ኛ ፎቅ እንዴት እንደተሻገሩ ለማንም ግልጽ አይደለም። በህንጻው አናት ላይ የሚገኘው የቴሌኮሙኒኬሽን አንቴና ድረስም ወጥተው ወርደዋል። ኢቫንስ ለአንጀላ የታገብኛለች ጥያቄውን ተንበርክኮ ሲያቀርብ የፊት ጭንብሏን አውልቃ ደስታዋን ገልጻለች። ከዚያም ያደረገላትን ቀለበት ፎቶ ስታነሳ ትታያለች። ከህንጻው እንደወረዱም የኒውዮርክ ፖሊስ ሰላም፣ እንዴት ናችሁ? እዚህ ላይ መውጣት እኮ አይቻልም ሲላቸው ይደመጣል። አንጀላ እጇን ከፍ አድርጋ ደህና ነኝ ትላለች። ፖሊስ ምን ቋንቋ እንደሚናገሩ ሲጠይቃቸው ሩሲያኛ ብለው ምላሽ ሲሰጡትም ይሰማል።
1: ሜክሲኮ እንግሊዝና ቤልጅየም ትናንት የአሜሪካ ደግሞ ዛሬ ተጋጣሚዎቻቸውን በማሸነፍ በአለም ዋንጫ ከ32ቱ ወደ 16ቱ መቀላቀላቸውን ያረጋገጡ ሀገራት ሆነዋል። ዛሬ ደግሞ ስፔን ከኦስትሪያ የሚያደርጉት ጨዋታ ምሽት 4 ሰዓት ላይ ይጠበቃል። አድማጮቻችን ስትከታተሉ የነበረው ቢቢሲ አማርኛ ነበር። የዛሬው ዝግጅታችን በዚህ አበቃን። ዝርዝር ዘገባዎችን ለማንበብ ድረገጻችንን እንዲሁም የፌስቡክ ገጻችንን የዩቲዩብ ገጻችንና የዋትስአፕ ግሩፓችንን ተቀላቀሉ። የቲክቶክ አድራሻችን @bbc news amharic በመከተልም መረጃዎችን ታገኛላችሁ። የዛሬውን በዚህ አበቃን። ጤና ይስጥልን።
3: ካናታኔ ሰገንታሌ ቢቢሲ አፋኖ ሮሞት ዲያታም ሰገንታንኩን ኢረዴቢ ተምሳሰከለቲ ገልገለ ሳለማፍን ተማት

0: ሻሮን የሮ ሰነጋ ቆንዳለ ኦላና አስተያየቶ ጅሩ አንጎሳ ፈየደሜ ፈልሚ ካሱዳን ሙርሚ ካሱዳ ፊ ቲያዴች ስልሊጤ ነቤት ከንያ ደሙ ዱጉሞ አራል ሻሮን ሞራ ሰነ ሴኖር ዱፌ ፈርስት ኢንቲፋደን ኢንዶይ ሰነ ሁርዱፌ ጋዛ ፊ ዌስት ባንክ ኬሰት ኢስት ጀሩሳሌም ኬሰቲ ገረነ ሞታ ኩማፍሪቱ ከኒ አጄ ፈሜቹዳ ናራል ሻሮን ካንካነ ጎዴ ፊ ፓለስቲኒያን ኦቶሪቲን ገራ ቢየ ወለባተው ትዴሙ ሰውሊገል ቴቶሬ ሰነ ደምቁ ደፈከስ ጎዴ ያደመቲ ካን ያደመ ይሮስነት ያደመቲ አመስ ሞሶችን ቆንዳሎን እስራኤል ከስማ ምረደደብን ነሞኒ አመንቲሌ ሊስቶታታን ሞራካነ ሴኑን ሳኒ ረኮል ፈካታ ካነዱሬ ቱሬ ኢንማዮ ካንሰነ ጫሉ አከደለቱ ጎቹ መላ ዱጉማ ሞ አካታ ትገረፉን ድራት ሞራ ቴምፕል ማውንት ከሰቲ ግዱገለ መንቲ ሁንዱማ አሲማቱ ኒጃራማ ዮቴ ኩን ሞራኮ ካን ካነዱሬ ሮ ፈርስት ኢንቲፋዳ ፊ ሰከንድ ኢንቲፋዳ ዳላቴ ሰነ ካን ጫሉዩ አካ dalato gochu mala wasa muslima ba giddu gele saiko fa keso ton jere di ladunya rejiriyu e kam sisu danda
1: kanatan sene ode fenno sporti sinitimna ode fenno sporti sinitimudaf waile ko zalalem tadesatu nebrejira zalalem garewon biyot afrika kees biyot kanfaatu murki wanca adunya keesettafiam
2: ngelato merpa kalesa taba jaybaati kan argine keesumatam ni DR Congo fi England gegeesen taba baye hawataature Democratic Republic Congo ngelchis lakofsani hangade eka turbata mishanit England indursaturani England salpanne rejechaturani inma yulenji sansani hanga mirasatochu dadabutti gehejra tabattote baye in maqa gurgudda qaban kalesa qabti barbayisu argamsiisu inda ደኛቱሬ እንማዩ ተበቶን ኮንጎ ገረዱ ማረጋሃኒ ተሪደ ደብራስተውኒ ደንዳታ ዮካን ሞ ድምጥን ሰሙስተውኒ ደንዳታ እንግላንድ ኩብ በሚላቲም በየጉዳዋን ተተፍ ገረዱ ማረ ኦፍ ደገቹራቲ ከንከ ሃሪኬን ገልቺ ለማንማዩ ከነለኮፍሴ እንጅፈኖቲን አከሳምባኒ ሳንገርጋሬ እንግላንድ ከለሰ ባዬ ቆርማተ ጉዳረቱረኒ አከብያቲ ኦሶ ዋንጫ እንጅፈነጀነ ኤኑ ሰልፈነ ቱርዚ ያደነቱረ የሮጀል ቀባፊ ለንጅ ሰላም ኢንግላንድን አለቴ ከንሳን ከጨረን ቶማስ ቱሄል ለሚ ጀርመኒ ኢሳኒስ ካዮኒ ሳኒ ዋንጫ አብራባቸ ቱረ ከለሳ ኢንግላንድ ደፍቃ ሰዓት ዴራቲን ቦዳ ደማቲ ዱምቦዳ እንጅፈቴ ተበታን ሰረፎ ለዱራ ካኒ ኮንጎ በየከኝ ከሰከስ ማገረባ ወራነቱ ጅራ ወጋጉት ወራነቱ ጅራ የሩንዱማ ነሞ ተባየቱ ሜዳማ ነሞ ተነጋ ኦቱ የሮ ቲቸርቲ ካኒው ካን ሄደኖ በየከኝ ፈኑ ካን ኢሳኒ ያደቻ ተበና ተኩማ በርባና እንጀዱ ሰርጋ ዳሜጅራ ስፖርቲን ተኩማ ፍስ ረኮስ ያሳፍሩ ገሰትስ ሾራ ኡላና ንቀበ አይቮሪ ኮስት ወልት ቡን ሰራት ከንፋይሴር ከንተኩም ሰሩ ዲደ ድሮግባ ፋቲ ኩባ ሚላቲን ሄርፓ ኩመሰነ ጀቹ ኮቲ ካምብራ ተበ ሴኔጋልዳ አፍሪካኖን ሄዱን ሴኔጋል እንደግራ አከቱራንጋ ፊን ቀቡ ሴኔጋል ደርቤቴ ትጀደኒ ከን ገመቹ ሳኒ ኢፕሰታኒ ሲንዳበመኒ ኬሶ ቢያሳኒ ኬሰ ካንሰር በነሹ ቢሰን ዋን ዳበመነት ፈካቱ ደቂቃ ሰደት ተሚጀሃ ለማፍ ዜሮ ቲንዱርሲቴ ደቢ አንሞ አመኒ ባውጀቹን ሰልፕና ጉዳዳ ኦፍ ደገቹ ጉዳዳ ኢሳንስ ሞ አንነረ ከነቦደ ዋንጀዱቲን ፈገነዋን ኢሳነት ፈካታ ለማፋ ፓፔቲያው ለኢሳን ሴኔጋል ጅጅራን ታሲዘ ገቲሳን ከፈልሲሰ ረጅጅራ ተበቶታ ስሪን ታሲስነ የከን ተብቻላላ ቱረቲ ቤልጂየም ጉቱማ ጉቱቲ ተባነስ ከራውንድ ማጫ ለማኒ ቱሬ ገርወስ ደቂቃ ሰደተም ያፈረት ተበታነ ሮሜሎ ሉካኮ ጀራሙ ሙሪሳ ሶዶሚ ሰዲ ከንተ ሂድደሎ ተሳፍሪካ ከንተ እንሲ ገረ ኮንጎ ከነት ፈካታ ለማሳ ቤልጂየማ ተውመሌ ገልሲ ለኮፍሴ ሉካኩን ቤልጂየምፍ ገልሲ ለኮፍሱ ዳር ከርዲስ ቀበቴ ጅራ ገልሲ ለማፋ ቲሌማንስ ገልሲ ተበታስቶን ቪላ ከሰት ከምበይክኑ እንስ ለኮፍሴ ደቂቃ ደብለታት ጫንጀቹዳ ኩን ሴኔጋል ቲፍ ኩፋቲ ጉዳደ ጀቹኒ ደንዳማ እንጅፈኖ ፈርካቲ ባሰኒ ደቂቃ ገረዱ ማረትሞ ለሚን ከማራ ከንጀደሙ ballesa hojjeteti sanabodder kutan penalty belgium ifkenname isanissari filaman inje fatamani bahanjechuda rukutta penalty inkenisiso kanen jedani sinijiru garu sanaste kana senegal tabichenje fatamte baate jirti wanna maganesuda garu wandendenyu ndekenne rejedele inji sansani biyon afrika hagamati burgomicha keisati galan tokko isan kanen jechuda hagamati kambratun izi andurste galteti south african akasuma keisa baate jirti ivory coast isakasuma ጋናንስ አፍተ ጅርቲ አፍሪካ ራቲ ሸንገሮ ኮሎምቢያ ወጅን ከንሸ ሞርከቶ ማስሪ ፋ ሞሮኮ ፋቲ ጀቹና
1: ሐራብሩ ተቦታ ይገምንቲ ሀጨን
2: ትቆጴስቶን ሰደኑ ደርበኔሩ ሜክሲኮ ደርብቴ ጅርቲ እንግላንድ ወጅ ወልት ድፉ ካናዳ ደርብቴ ጅርቲ ሞሮኮ ወጅ ወልት ድፉ አማ አሜሪካንስ ደርብቴ ጅርቲ ጀቹና ታባ እታን ሮት አሜሪካንስ ቆርማተ ከሰ ገሉን ሸዋን አፍኑ ኢንፈካቱ ተምኒ ገገ ፈማምብራ halka wala kabo de jura Portugal Croatia wajinin Switzerland Algeria

0: ያውጅን ማስሪን አውስትራሊያውጅን አክስሞስ አርጀንቲናን ካፕ ቨርዴ ጀኔቲን ካምሞር ካታንታጅ ቹዳተቦን ኩነን ሃልካወላካ ቦድ ሀገቦሩት ከነን ኤገማኒና
1: ዘላለም ታደሰ ወዲፍኖ ስፖርት ይደግፈቶ ተከኘትም ተፍ ገለቶም ዳግፈቶ ተከኛ ሰገንታራ ከኑማን ጥሙሬ ሂርጳ ገምቹ ስኒዴ ሱዳን ሂካፊ ተሳቆፔሱን ጆናታን ሞንጊ ኦኩማ ቴክኒካ ተንሲ ወጅኔን ቱሬ ወዲፍኖ ደብለታ ፌስቡክ ዩቲዩብ ዋትስአፕ አክስሞስ መርሰሪቲ ከኛር አርገቹ ደንዴሰኔ ኖርዶፋ ሲንጀና ዋኑ ጫቅ ካስተኔ ፌዱ ሲንገለ ተፈና ለፈነ ጋብላው

0: ካብ ብዙሓት ቢኬርታት ወይ ካብ ሓንቲ ቢራ ክሳብ ብዙሓት ጥራሙዝ ቢራታት ኣብ ዕድመና ኣሉታዊ ጽልዋታት ከም ዘለዎም እዮም ዝሕብሩ። ሓንቲ መዓልቲ ኣብ ምስታይ ዘሕለፍናያ ምሸት ናብ ንቡር ሓይልና ንክንምለስን እቲ ድኻም ክወፀልናን ካብ 4 ክሳብ 5 መዓልታት ከም ዝወስደልና ተመራመርቲ ይሕብሩ። እዚ ከዓ ተዋህሊሉ ጸቕጢ ስለ ዝፈጥረልና ናብ እርጋን ከምርሕናን ንሞትና ከቀላጥፎን ይኽእል እዩ።
1: زهبركم تخاتلتنا نايلوم مربات نابز زازيمنا لنمسخم زمسخو عزيب برهنيت وحبخال مدبك سامرخ بلوخ ريتي.